0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: ኣገልግሎታት ብምዝኽኻር ዓመት ዓመት ዝዝከር በዓል መለክ ጉዕዞን ገስጋስ ተልእኾ ሃገራዊ ህንፀት ወረዳታትን ከም ዝኾነ ገሊጹ ኣሎ። ዘቤታዊ ኩነታትናን ምዕባልውን ካብቲ ንሕናን ህዝቢ ዓለምን ሃንቀው ንብሎ ርትዓዊ ኣህጉራዊ ስርዓትን ዞባዊ ናይ ምክባር ርግኣትን ምትሕጋዝን ረሃዋን ጥምረትን ሽርክነትን ተነፂሉ ስለ ዘይረ ዓለማውን ዞባውን መቓኑ ብወድዓዊ መወከስታት ተዘማድነትን ክንፈልጦን ክንድኦን ግቡእ ዕማም እዩ ዝበለ ፕረዚደንት ኢሳያስ ኣፈወርቂ ንመድረኻዊ ሚዛን ኣሜሪካ ብዝምልከት ኣብ ዝሃቦ መብሪ መገምገሙ መወከስታት ሰሪዕኻ መርትዖታት እናውሃለልካ ኣብ መሳርሕኻ ምንባብ ከም ቅጥዒ ኣብ መሓዝ እቲ ተርእዮ ከቢድ ዝተሓላለኸን ስለ ዝኾነ ህወኽ መደምደምታ ካብ ምሃብ ዝያዳት ዕግስቲ ከም ዝሓትት ኣብርሂ ኣሎ። ፕረዚደንት ኢሳያስ ኣፈወርቂ ኣብ ቬኔዙዋላን ኢራን ንዝሰርኣይ ምዕባለታት ተመልኪቱ ክምለሱ ብዝግቦም ሕቶታት ዝሰኒዕ ምቕራብ ኩናት ኢራን ስሕታን ቅማረ ዝደፍኦ ስትራቴጂካዊ ጌጋ ምንባሩ ዝመትእ ስለ ዘይኮነ ምስ ርዱእ ሓደጋታቱ ደው ክብል ይግባእ ክብል ፀዊዑ ኣሎ። ህዝብታት ካብ ዝላደየሉ ብሉይ ኣህጉራዊ ስርዓት ምውፃእ ግድነት እምበር ሕርያ ከም ዘይኮነ ዝጠቐሰት ፕረዚደንት መቐፀልታ ባር

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: ክረአን ካሎ በደሁታትን ጸት ሀገሪው ተባይሉ ከተቃለል ከምዝኸልን ክፉ ወስተሎ ቅልውላዋት ከምዝኾነን ተቀይስሎ ከም ግብራው ቅድመ ሆነት ናይ ወፃም ተታዋት ምወላ ክቋረጽ ግድን ከምዝኾነውን እቲ ፕሬዚደንት ተዛሪቡ ኣሎ ፕሬዚደንት ሲያስ ንዘቤታዊ ጉዳያ ተመለኪቱ ኣብዚ ሃዋ መግለፂ ብቐንዱ ናይ ህዝቢ መነባብሮ ብቐዳምነት ናይ ዝተወሰነ ከባብታት ብዓብዩ ንሓዋሩ ግን ካብ ቁጠባ ዕንጋሎ ዘገላግል ኣፍራይነት ዘሕይል ምህርቲ ብዘላቕነት ዘካዕበት ክኸውን ከም ዝኾነ ብምሕባር ዲፕሎማስያዊ ሓ

መሳሰል ስራሕ ከም ዝዓምም እምነት ከም ዘለዎ ወሲኹ ገሊጹ። እዚ ምንቅስቓስ ንሰላምን ድሕነትን ኢትዮጵያ ኣስጋኢ ተገይሩ ከም ዘይውሰድ ዝተዛረበ እቲ ዳይረክተር ነቲ ሓሳብ ንምትግባር ዝውሰድ ጽጉምቲ ብዝምልከት ግን ኣጠንቂቕሎም። ኢትዮጵያ ግብፂ ኣብ ደገ ባሕሪ ናይ ምርካብ ፃዕረይቲ ዕንቅፈልነላ ክትብል ከሲሳ። ግብፂ ኣብ ዝቐረባ እዋን ምስ ኤርትራ ክታም ምስ ምምዓ ኣብ ቀይሕ ባሕሪ ቀጥታዊ ኣፍ ደገ ባሕሪ ንምርካብ ዝግበር ዘሎ ፃዕርታት ሰላም ንምትዕንቓፍ ንምዝራግ ትንቀሳቐሰላ ክትብል እያ ኢትዮጵያ ከሲሳ ዘላ። ወሃቢ ቃል ሚኒስትሪ ጉዳይ ወፃኢ ኢትዮጵያ ኣምባሳደር ነቢያት ጉይታቸው ኣብ ዝሃቦ ጋዜጣዊ መግለፂ እቲ ካብ ካይሮ ዝመፀ ዘይሃይ ናፂ ውዲት ነቲ ኢትዮጵያ ብሰላማዊ መገዲ ኣፍ ደገ ባሕሪ ንምርካብ ዘለዋ ድሌት ንምዕንቃፍ ኣቓልቦ ንምስራቕን ዝዓለመ ምዃኑ ገሊጹ ኣሎም። ኣምባሳደር ነቢያት ከም ዝገለጾ ፖሊስታት ግብፂ ነቲ ቅርና ኣፍሪካ ዘሎ ምርግጋእ ንምዝራግ ዝዓለመ ታሪካዊ ድሕረ ባይታ ኣሎ። ኢትዮጵያ ናብ ቀይሕ ባሕሪ ንምብፃሕ ዲፕሎማስያዊ ፃዕርታት ኣብ እተኻይደሉ ዘሎ እዋን ካይሮ ወጥሪ ክትፈጥር ምፅንሓ ለመድ እኳ እንተኾነ እቲ ናይ ኣፍ ደገ ባሕሪ ሕቶ ግን ድሕሪ ዘይምለስ ምዃኑ ተዛሪቡ ኣሎ። እዚ ኣብ መንጎ ግብፅን ኤርትራን ዝተገብረ ስምምዕ ሚኒስትሪ ጉዳይ ወፃኢ ግብፂ በድር ዓብድልዓጢን ምስ ሚኒስትር መጓዓዝያ ካሚል ኣልዋዚርን ኣብ ኣስመራ ዕዶታ ብዝገበረሉ እዋን ምስ ፕረዚደንት ስያስ ኣፈወርቂ ብምርኻብ ዝተፈረመ ኮይኑ ንወደባት ግብፅን ኤርትራን ብቀይሕ ባሕሪ ዘራኽቡ ናይ መራኽብ መጓዓዝያ መስመር ምፍጣር ዝሓዘ ምዃኑ ዝዝከር እዩ።

ኩራ ስማዕትና ናብቲ ዝቕጥል መደብና ማለት ቃል ምሕትት ምስ ተጋዳላይ ዳንኤል ጋርዛ ቅድም ስካርና በዛ ናይ በረኸት መንግስታ ብኣዕዋፍ ክራማት ትብል ዜማ ክትዛነዩ ዕድመኩም።

0: starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: sbs.com.au/tigrinya ab online watrut wat khwa marbab habrita ykhun wana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhbu sbs tigrinya msma agibkum ulodo a facebookna atirum etizirrib katselwo hasabkum akafulun like gibarunan sbs tigrinya a facebook
4: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግሪና ዝፍኖ ሬድዮ ኤስቢኤስ እዩ። ሰማዕትና ሰማዕቲ ሬድዮ ኤስቢኤስ፣ ከም ዝፍለጥ ህዝቢ ኤርትራ ንመበል 35 ዓመት ብመዓልቲ ናፅነት ዘኽብረሉ ዘሎ እዋን ኢና ዘለና ሎሚ። ኣብቲ እዋን ናብ 1991 ዝነበረ ኩነታት ብፍላይ ድማ እቲ ናይ መወዳእታ ናብ ኣስመራ ዝተኣትወሉ ኩነታት ሓደ ፅሑፍ ካብ ናይ ተጋዳላይ መስፍን ሓጎስ ዝፀሓፍኮ ኣብ ፌስቡክ ስዒቡ ብዙሓት ርእቶታት ይህቡ ነይሮም። ሓደ ካብኦም ኣብቲ እዋን ተጋዳላይ ዳንኤል ጋርዛ ኮርሚትን ሱሳን ሓደን ኣብቲ ከባቢ ዝነበረ ናብ ቤት ግርግሽ ካብቶም ፈለማ ዝኣተዉ ብሬድዮ ርክባትን ምስ ሓለፍቲ ዝራኸብ ዝነበረ እዩ። ነቲ ኩነታት ኣመልኪቱ ኣብቲ ንእሽተይ ሓፃር ኮመንት ምስ ሃበ ንዕኡ ዝፈጠረሉ ዝኽሪ ፍሉይ ከም ዝኾነን ብፍላይ ድማ ወዲ ከተማ ኣስመራ ኣብ ኣስመራ ምዕባይን ብዙሕ ምዒት ከም ዝተሰምዖን ገሊፁ ነይሩ ሞ ካብኡ ምርኩስ ጌርና ኢና ቅድሚ 35 ዓመት ዝነበረ ኩነታት ናብ ኣስመራ ኣብ ዝእተወሉ ዝነበረ ብተጋደልቲ ማለት እዩ ብመሪሕነት በዓል ተጋዳላይ መስፍን ሓጎስ፣ በዓል ፊሊጶስ ካልኦትን ናብቲ ከባቢ ዝነበሩን ከመይ ይመስል ነይሩ፣ እንታይ ጋጢሙን፣ ብፍላይ ድማ ንገዛ ርእሱ እንታይ ስምዒት ከም ዝነበሮን ክገልፀልና እዩ። ኣቶ ዳንኤል ጋርዛ ዕድመ ኣኽቢርካ ነዚ ዕላል ክትገብር ስለ ዝፈትካ ኣዝየ መስግነካ።
5: ኣነ እውን የቐኒለይ በየነ ነዚ ክቡር ዕለት ማዓት ኣሕዋትናን ኣያታትናን ብፆትናን ሂወቶም ዝኸፈልሉ ዝሰንከልሉ ብሊኦም ከዓ ዝተኣሰሩሉን ዝተደበይሉን ናፅነት እዚ ንመበል 35 ዓመት ብነፃ ሃገር ሒዝና ክነብዕል እሞ ከዓ ክንዝክሮ ከምዚ ኢልና ክቡር ኣጋጣሚ እዩ። ስለዚ ነዚ ዕድል ዝምርካበ ኣነ እውን ሕጉስ እየ። ብህወት ተሪፈ ነዚ ክዕል ንውቃዒ ከማን ንእግዚኣብሄር ምስጋና ይኹኑ ማለት እዩ።
4: ፅቡቅ ሕጂ ዘለካ ኩነታት ኣይኮናን ክንገልፅ ኣብ ወፃኢካ ትነብር ዘለካ ወታደራዊ ሳይንስ ተማሂርካ ካልእ ካልእ እውን ኣለካ፣ ግን ኣብቲ ኣብ ቅድሚ 35 ዓመት ዝነበረ መንእሰይ ተጋዳላይ ዳንኤል ጋርዛ እየ ክመልሰካ። ምስቶም ቀዳሞት ናብ ቤት ገርግሽ ከም ዝኣተኻ ኢኻ ገሊፅካ ኣለይ እሞ እስኪ እቲ ዝነበረ ሃዋህ ካበይ ተበጊስኩም? ብፍላይ ድማ ኣብተን መወዳእታ ዕለታት ዕለት 23 24 ዋላ ካብ 22 ጉንበት 1991 ክትጅምረ ኣለይኻ እስኪ ናብኡ ምለሰና።
5: እወ ሎሚ 35 ዓመት ሓሊፉ ክትብል ከለካ በየነ ወይ ክንብል ከለና ኩሉና ከምዚ ትማሊ ኮይኑ ስማዕካ ናይ ብሓቂ

ኣብ ነፍስኻ ምስ በፅሐ ሰባት ቀደም ናይ ቀደማ ዝብኪሮም ከም ትማሊ ኢሎም ክዕልሉ ከለዉ ለማና ምስ በፅሐ እጃ ክብዕማ ጀሚሩ ለካ ግዜ የታሽሙ የብሉን ማለት እዩ። ኣነ ትማሊ ኮይኑ ትስማዓኒ ቲያኮር ናና 271 ብመሪሕነት ናይ ሕጂ ጀነራል ኮይኑ ዘሎ ማለት ሽዑ ከዓ ተጋዳላይ ተክላይ ሃብተ ስላሴ ትምራሕ ብሸነኽ ግንባር ጊንዳዕ ከም ሪዘርቭ ኮይና ምክንያቱ ኣብቲ ኩናት ብዙሕ ተሳትፎ ናይነበራ ብጀካ ገለገለ ኣሃብታት ናህና ዝነበራ ብፍሉይ ዝተኸዳ በጥሎንታት ይኹና ወይ ብርጌዳት ገለ ነይረ እንተ ኮይነን ናብ ገለገለ ተሰድድያ ምክንያቱ ኩሉ እቲ ሓይሊ ከም ሪዘርቭ ኮፍ ክብል ኣይክእልን እዩ። ገለ ሓይልና እውን ብሸነኽ ከረን ነይሩ ኣብቲ ግንባር ከረን ዝገደፍናዮ ማለት እዩ። ብዝተረፈቶም ዝተረፍና ንሕና ከም እዚ ምክንያቱ ስት ዝዓለ ናይ ኮር ኣዛዚ ኣብ ከባቢ ጊንዳዕ ኣብቲ ድሕሪት ማለት እዩ ኣብኡ ፀኒሕና እዚ ኩነታት እንዳተቀረ ምስ ከደ ናብ መስመራ ገፅና ምስቲ ዝሓድም ዝነበረ ፀላኢ እግሪ እውሩ እንዳሰዓብና ንመፅን የርና ቅድሜና ተሰራዊት ኣሎ ኣፍኮርስ እዚ ኩሉ ግዜ ብድሕሪት እዩ። ከምዚ እንዳበልና ኢንፋክት ኣብ በዓል ነፋሲት ምስ በፅሕና ዝከረኒ እቶም ደኺሞም ዝተረፉ ሰራዊት ናይ ኢትዮጵያ ገሊኦም ዳዳገምዎም ክዱ ነሮም ሓድሽ ደም ውዑይ ማርከይሲ ሽዑ ዝቀተልዎም ኣብኡ ምከድ ዝኣበይዎን እዮም ክኾኑ ዝኽእሉ ማርከይሲ ንዕኦም እዳተሳገርና ኢና ንድሕሪኦም መፅንርና ንግሆ ኩናት ከምቲ ንፈልጦ ኩሉ ሸቃሰብ ንግሆ ጀሚሩ ዳርጋ ናይ ምሸት ክኸውን ከሎ ሕዚ ከብል ከሎ ቅድሚ መሓዙ ንነፋሲት ተፀጊዕና ይዝከረና ሓንቲ በጠሎን እውን ናይ ኣምሓራ ሻለቃ ማለት እዩ ግን ውሑዳት ሰባት ዘለዎ ኣብ ከባቢ ደብረ ቢዘን ተኽሲ ትኸፍት ነራ ብድሕሪት ኮይና ማለት ንሕና ሕጂ ፅርግያ ስንኸይድ ዘለና እቲ ቢዘን ከዓ ከምቲ ንፈልጦ ካብ ፅርግያ ንባፅዕ ክትመፅእ ከለካ ንፀጋም ማለት እዩ ካብ ኣስመራ ንባፅዕ ክከይድ ከለካ ንየማን ዘሎ ኣብኡ እቲ ጎቦታት ተኽሲ ምስ ከፈቱ ገለ ሰራዊት ናብኡ ገፁ ክትኮስ ገለ ከይድ ክትል ነይሩ ግን ቦታ በሪኽ ስለዝኾነ መህደሚ ዳኣ እምበር መዋግእ ክኸውን ኣይክእል ከም ስትራቴጂክ ቦታ ኣይኮነን። ስለዚ ንደፍዎ እንዳሓ ንዚኣተን ብኣበይ ከይበፅሓ ምክንያቱስ ኣይሶሌትድ ስለዝኾነ ተኣምኡ ዘሎ ግዜኹም ኣይተጥፉ ገለ ክብል ዝከረኒ ወዲ ኤፍሬም ማለት እዩ ስብሓተ ኤፍሬም ማለት እየ ስብሓተ ኤፍሬም እውን ኣብቲ ከባቢና ምሳና እዩ ነይሩ። ከምዚ እንዳበለና መቸም ንቤት ክርክሻእቲና መስመራ ግን ክንኣቶ ኣይንክእል ኢና ነርና ቀዳይ ቀዳይ ነገር ዝፀላእ እውን ኣበይ ከይድ ከም ዘሎ እንታይ ይድፋዕ ሕዝ ኣሎ ንዓና እውን ናይ ብሓቂ እቲ ክስታይ ቁልጡፍ እዩ ነይሩ እቲ ምዕባለታት እቶም ብሸነኽ ደቡብ ዝመፁ ነብሩ ናይ በዓል ፊሊጶስ ናይ ሓይሊ ናይ በዓል መስፍን ሓጎስ ዘለዎም ከዓ ብሸነኽ ኮርባን ቤቶ መስመራ ፅግዕዋ ነይሮም ሕጂ እቲ መልእኽታት መሓላለፍ ነይሩ ኩሉ ሰብ በቃ ብሓጎስን ብማለት ብትእግርትን ማለት ኣዝዩ ዘደንፁ እሞዝ ኩሉ ዓርመሸሽ ሓይሊ ካብ ቅድሚኻ ክንደይ ዓመታት ገቲሩካ ክከይፀንሐስ ብከምዚ ብሓፂር ግዜ ፍርከሽከሽ ኢሉ ክሃድን ክትሪኦ ከለካ ዝነበረና ስምዒታት ዝከረኒ ሓንቲ ካብተን ዓበይቲ ዘይርስዕን ከዓ እንታይ ነራ ወዲ ሰሎሞን ዝለኣኻ መልእኽቲ ነራ ጴጥሮስ ሰሎሞን

0: ሀብቱ አለው፣ ሀብቱን እውኡ ትመጽእ ማለት እዩ ሃፍቲ ድሕሪት እንደይ ማለት እዩ ገብረ ልዑል ገለ ዝበሃል ስውን ኦፕሬተር እዩ ነርብኹም እየ ዝፈልጡ ኣነ ፍዕ ወዲ ኣዝዩ ንፍዕ ኣዝዩ በሊሕ ወዲ እዩ ተጋዳላይ ናይ ኣባል 72 እዩ ነይሩ ኣባል ምልክት ነይሩ ስተሓረ ናብ 72 ዝኽሪ ይመስለኒ ኹ ዝመስለኒ ተሓተኒ ማለት እዩ ኣይርሳ ዓይነት ኣጓል ፅልም ኢለ እያ ሕጂ ዛረብ ዛርም ሰብኣኳ ውይ ፈሊጥ ኣለኹ እዚ ከምዚ ድ ፍፅር ኢሉ ድዩ ከምዚ ሰቕሰቕ ዘለ ጨጉሩ ገለመለ ገለ ኢለ እያ ወወወወ ሕጉስ ኢላ መፅ ወ እሱ ሳብ ከምዚ ቦታ እዩ ዘሎ ደፍ ምስሊ መፅእ ኣሎ እሱ ብከምዚ ቦታታት እዩ ዘሎ ቀልጢፉ እውን ዝመፀኪ መስለኒ ምክንያቱ ስርሑ ናይ ከምዚ ከምዚ ኣብ ሰራዊት ስለ ዘይኮነ ንሕና እዞም ሰራዊት ኣብ ቅድሚ ዝነበሩ ኣብ ግንባር ዝነበርና ናናእቱ ዘለና እምበር ትልኩልታት ዘሎ ገለ ዘሎ ቀሲል እዩ ዝመፅእ ገለ ክብላ ዝከረኒ ማለት እዩ እሳ ግን ነዚኣ ገይራ ሰብ ኣይበለትን ከይዳ ንስድራኣ ነጊራቶም ማለት እዩ ሽዑ ኣዲኣ ቦኣ ገለመለ ኩሎም ግምፅል ኢሎም መፅኦም ማለት እዩ ክንድቅስ ዘለና ሽዑ ለይትና ኮፍ ኣቢሎም ኣብጊሖም ማሕዲሮም ማለት እዩ ካ ብገለመለን ዓይን ብላ ዓይን ዝተኮይና ዓይንና ሲ በዕሉ ዝክደን ነይሩ ብዝኾነ እጅታት እንዳኮነ ከሎ እቲ ምዕባለታት ናይቲ ኮይና ትቅፅል እዛ መልእክቲ ትብላ ዘለካ ሕጂ ንዓና ማዓስያት በፅሓና ምስለካ ካብኡ ወፂናስ ነታ ንሓና ኮር ናይ 160 ሓደን ንዓ ዝተዋበተልእኹ እንታይ እዩ ነይሩ ነቲ ካብ ኣስመራ ንሸነኽ ምዕራብ ኤርትራ ንሱዳን ገፁ ዝሓድም ዘመለ ናይ ኢትዮጵያ ሰራዊት ንዕኡ ክንስዕብን ንዕኡ ክነርክቦን ንዕኡ ክንከትሮን ኣብ ሱዳን ከይኣተወ ከሉ ክናርኾን እዩ ነይሩ እቲ ሚሽን ናና ማለት እዩ ናይታ ኮር ናና ስለዚ እቶም ኩልና ብኣ ዝነበርና ሰባት ዝከረኒ ሰሎሞን ራሻይዳ ዝበሃል ናይ ከቢድ ብረት ካብዞም ሕጂ ዘለዉ ኮመሬላት ወይ ምናልባት ብራዘር ጀነራል ክርኸውን ይኽእል እዩ ብላታ እውን ነይሩ ብላታ ናይ ኣብ ሓይሊ ባሕሪ ዘሎ ወይ ከዓ ናይ ከቢድ ብረት ሓላፊ ዝነበረ ከምኡ ውን እቲ ኣዛዚ ናይ ኮር 160 ሓደን ዘለውዎም ኣብዘን መካይን ናእሽቱ ሰቂልና ናእሽቱ ዝጠቅም ዘይኮነ ማለት ይስ ሓይሊ ከይሓዝናይና ሰብ ኢናንኮይድና ዘለና ምክንያቱ እቲ ጉያ ግዜ ዝህባ ይነበረን ከምቲ ዝበሎ ወዲ ሓጎስ ኣብቲ መፅሓፉ እውን ገለ ምስ ኢትዮጵያ ዝሰርሑ ዝነብሩ ዓበይቲ ሓለፍቲ ኤርትራውያን መፂኦም ሓበሬታታት ገለመለ ይህቡ ነይሮም ዝከረና ሓደ መስፍን ዲ ገለ ዝበሃል ኤርትራዊ ማሓዳሪ ድዩ ዝነበረ ናይ ሰራዊት ድዩ ዝነበረ ገለ ይመስለኒ መፂኡ ገለ ሓበሬታታት ክህበና ይዝከረኒ እቶም ሓለፍቲ ተቐቢሎም ዕንወይ ተክላይ ከምዝላዕለ ሓላፊ ኣዘራሪብዎ ካብኡ ንሰረጃ ኣብካብ ኣስመራ ወፂኦ ማይ ተመናይ ኣስመራ ከይኣተና ገዛና ከይኣተና ማለት እዩ
1: ሕጂ እዚ ዕለት ክንደይ ዝኾን ዘሎ
0: እዚ ዕለት 24 ማፍታ መዓስሩ ማለት
1: እዩ ግን ኣብዚ እዋን እዚ ድሮ ተጋደልትስ ንውሽጢ ከተማ ሰኣትዮም ኣሉ
0: ኣትዮም ወዲ ኢፍም ዘለዎ
1: ስለዚ እታ መልእኽቲ ዳ እሞ መዓስያ ተመሓላለፎም ምክንያቱ ንእቱ ኣይንእቱ እያ ነራ ታዘረ
0: ኣብቲ ላዕለዋይ እኳ ኣብቲ ላዕሊ ትኸይድ ኣላ ማለት እንዲ እቲ ወዲ ሓጎስ ዝበሎ ፓራለልሲ ነቶም ዝላዕሉ ሓለፍቲ መጀመርያ እዳተኸዶም ከምኡ እዳበለ ዝመፅእ ተመምሰለት በዓል ወዲ ኢፍም ገለ ዝፈልጡ ነይሮም ክኾኑ ኩሎም ንሕና ግን ኣባና ማዓስያ በፂሓ መስለካ እዛ ዝብለካ ዘለኹ መልእኽቲ ንሸነኽ ካብ ኣስመራ ማይተመናይ ገርና በቲ ብሎኮ ናይተመናይ ገርና ንዕዳቤቱ ሓሊፍና ንሰረጃኣ ገጥና ክንቅልቀል ከልና እታ መልእኽቲ ትመፅእ ማለት እዩ እታ መልእኽቲ ካብ ኢስያክ ዝመፅት መልእኽቲ እያ ትብል እዚ ስኡልካ ጠቕሊልካ ስኡልካ ኣስመራ ምእታዊ ዝበሃል ነገር ክፀንሕ ኣለዎ ተጠንቀቁ ኩሉ ሰራዊት ኣብቲ ዘዝፍ ዘለዎ ቦታ ክፀንሕ ክኽእል ኣለዎ ሰራዊት ክኣትዩብሉ ኣስመራ ገለመለ ትብል መልእኽቲ ብመገዲ ሸሪፎ ገይራ ትመፅ ማለት እዩ ብጣዕሚ እዩ ማለት ሽዑ ኣነ ዋላ ንእሽተይ ከለኹ ሲ ዋላ ሰንሳይ ስበካን እያ በዚ ሕጂ ክትሪኦ ከለካ ምስ ዓበና ምስ ተምሃርና ምስ ኣበልና እሞ ከዓ ሰራዊት ንድሕርኣ ሕቁ ሂቡካ ኩሉ ግዜ ኣብ ዝኾነ ቦታ ማለት እዩ ኣድቫንቴጅ እንዲ ነቲ ኣድቫንቴጅ ዚ ኩሉ ግዜ ክትኩስ ክትምዝምዞ እዩ ዘለካ መምዝማዝ እዩ ዝበሃል ዋላ ኣብቲ ከም ቃል ኣብቲ ናይ ወታደራዊ ታሽ ምቆማ
1: ግን ኣብቲ እዋንቲ እስያስ ንምንታይ ከምኡ ዓይነት ውሳኔ ወሲኑ ኢልካ ተሓስቦይ ዝበሃል ዝነበረ እንታይ እዩ ኩራ ሰማዕትና እዚ ምስ ኣቶ ዳንኤል ጋርዛ ዝተገብረ ኣላላይ ትወደ ናብ ናይ ሓሙስ መደብና ክንምለሶ ኢና ኣብ ዝኾነ ሰዓት ግን ናብ sbs.com.au/ትግርኛ ወይ sbs ትግርኛ ፌስቡክ ኣትኹም ትፀንሐኩም ትሕዝቶ ክሰምዖ ትኽእሉ ኢኹም ናብቲ ዝቕፅል ትሕዝቶ ንምስግጋር በዛ ናይ ፌቨን ዜማ ወስን ትብል ናይ ፌቨን ፀጋይ ብኣክትዛነዩ ዕድመኩም

0: What's Spectrum One? It's internet, Wi-Fi, and mobile working together as one. It's the fastest, most reliable internet to stream and game how you want. It's security you don't have to think about that keeps your family safe online. And it's mobile that runs on the nation's fastest, most reliable 5G network, so you can stay connected wherever life takes you. Spectrum One. It's internet, Wi-Fi, and mobile working together as one. Learn more at spectrum.com. Services not available in all areas. Restrictions apply.
1: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም። ካብቲ ዝቐርብ ኢብራሂም ዓሊ ዘዳለዎ ብዛዕባ ብዝሓለፈ ወርሒ መሸጣ ዕዳጋ ብዛዕባ ብኤሌክትሪክ ዝሰርሐ መኻይን ምውሳኹ ዝገልጽ ትሕዝቶ እዩ። ናብኡ ከብለኩም።
2: ዕዳጋ ብኤሌክትሪክ ዝሰርሐ መካይን ዝሓለፈ ወርሒ መያዝያ ኣብ ኣውስትራልያ ሓድሽ ክብሮ ሰና መዝጊቦም። መሸጣታት ካልኣይ ኢድ ወይ ዘገልገላ ናይ ኤሌክትሪክ መካይን ድማ ብተመሳሳሊ ብናህሪ ወሲኾም። እዚ ጸብጻብ ከም ዘመልክቶ ገለ ሰብ መካይን እውን ንህቡባት ናይ ቀደም ቅዲ ወይ ክላሲክ ዝኾና መካይኖም ናብ ኤሌክትሪክ ይቕይርወን ኣለዉ። ኣብ ሓደ መንበሪ ከባቢ ሲድኒ ዝርከብ ጋራጅ ክኢላ ሕክምና ኣድርያን ኮሆን ንሓንቲ ዝተሓደሰት መኪና ፋሕፊሑ የልምፅ ኣሎ። ህይወታ ከም ሓንቲ ናይ 1909 መርሰድስ በንዝ ጂ 204 ዲ እያ ጀሚራ። እዚአን መካይን ኣብ ወተሃደራዊ ኣገልግሎትን ከለዋ ዘ ወልፍ ወይ ከዓ ተኹላ ዝብል ሳጓ ነይርወን። ከበድቲ ነገራት ክገጥማየን ቅዲ ወፂኡለን ዝተሰርሓ። ዶክተር ኮሆን ብተወሳኺ ክልተ ሓደሽቲ ናይ ኤሌክትሪክ መካይንን ሓንቲ ቬስፓ ዝዓይነታ ብኤሌክትሪክ ትሰርሕን ይውንን። ግን እታ ዝተሓደሰት ሃገራት ተቋርፅ መኪና ጀርመን በይና ዝዓይነተ ይብል። ምዛ ወልፍ መኪናና ዘድማዓናዮ ወይ ኮይናቱ ዘላ ብጣዕሚ ዘኹርዓኒ እዩ። ሓደ ሓሳብ ሃልዩካ ህይወት ለቢሱ ክትርዮ ልዑል ሓጎስ እዩ ዝፈጥረልካ። ሓደ ካልእ ሰብ ኣብ ዓለም ቅድሚ ሕጂ ዘይሰርሓ ክህልወካ እንከሎ። ዶክተር ኮሆን ንብድሆታት ጋሻ ኣይኮነን። ከም ሓደ ክኢላ ህፁፅ ሕክምና ምስ ገለ ካብቶም ኣብ ዓለም ዝዓበዩ ቀጥታዊ መሬታት ቴሌቭዥን ኮይኑ መላእ ዓለም ይጓዓዝ። ነዛ ወልፍ ምቕያራ ግን ጊዜ ወሲዱ ይብል።
3: So from start to finish this project
2: ካብዚ ጅምር ክሳብ ዝውዳእ እዚ መደብ ቁርብ ልዕሊ ሓደ ዓመት ወሲዱ። ከባቢ 200,000 ዶላር ድማ ወዲዩ። ሕጂ እዚ ብዙሕ እዩ፣ ግን ነብሲ ወከፍ ቱቦ፣ ገመድ ኤሌክትሪክ፣ መተሓላለፊ ጎማ ክትቅይሮ ዘድልየካዩ። እታ መኪና ኣብ ሓደ ኣብ ኦበን ሲድኒ ዝርከብ ዋና ኣካያዲ ትካል ምውዕዋዕ ብዝነበረ ኒካሚንስ ዝተመስረተ ኤሌክትሮ ጋስቶ ተባሂሉ ዝፅዋዕ ቤት ዕዮያ እቲ ምቅያር ተገይሩላ። 30 ዓመታት ኣብ ስራሕ ምውዕዋዕን መሸጣታትን የሕሊፈዮ። ሓድሽ ቴክኖሎጂ ግን ይፈትየ። ሓደ ነገር ክትስንድዎ ወይ ክትጉሕፎ ዘይኮነ ከተዕርዮ ኣብ ዝህልወካ ናይ ፀባ ሕርሻየ ዓብየ። ኣርብቶት መካይንን ሞተር ብሽክልታታትን ይፈትየ። ናይ ቀደም መካይን ዝፈትዉ ሰባት ኩሉ ዓይነት ቅርፅታትን መጠናትን ዘለዎም እዮም። ሓንቲ ክትዝውር ከለኻ ዓባይቶም ንላዕሊ እናመልከቱን ኢዶም እናወዛወዙን ብዙሓት ዓሺ ይብሉኻ። ኣባይታ ናይቲ ቤት ዕዮ ኢንጂነራት ንሓንቲ መስመስ ትብል ሰማያዊት ፖርሽ ዝዓይነታ ወሲኽካ 7 መካይን ደጊሞም ይሃንፅወን ኣለዉ። እዚኣ ምናልባት እታ ኣዝያ ዝኸበረት መኪና ኣብዚ ኣዳራሽ ዘላትናያ። ኣዝያ ጠለብ ዘለዋን ተሃራፊትን እያ 356 ፖርሽ። እዚ ኣዝዩ ዝተሓላለኸ መስርሕ እዩ። ኩሎም እቶም ካልኦት ክፋላት ናይታ መኪና ከምቲ ዝድለ ክኾኑ ከም ዘለዎም ከነረጋግፅ ኣለና። ስለዚ ፍሬኖታት፣ መዘወሪ ወይ ስቲሪንግ፣ ሳስፔንሽን፣ ኩሎም እዞም ከምዚኦም ነገራት ብዙሕ ግዜ ክሕደሱ ወይ ክትክኡ ዘለዎም እዩ። ስለዚ መተካእቲ ኣካላት ካብ ደገ ክንደልለና ማለት እዩ። ካብቶም ብዙሓት ብርቂ ዝኾኑ ትሕዝቶታት ሚስተር ካሚንስ ንንግዲ መግቢሉ ዝቕይራ ዘሎ ሮዛ ሕብሪ ዝተቐበት ሓንቲ መግቢ ፈረንሳ ተመላልስ ዕፅውቲ መኪና እያ። ሓድሽ ህወታ ከም ብኤሌትሪክ ትሰርሕ መኪና ናመርዓታትን ውራያትን ምኻድን ካብ ንእሽቶ ብጎድና ዝተኸፍተላ መስኮት ኣይስክሪምን ጀላቶን ምቕራብን
4: እዩ።
2: ንሱ ካልእ ኣብቲ ቤት ዕዮ ሓንቲ ናይ 967 ኮምቢ ዝዓይነታ ንቀሲልካ ዝካየድ ዑደታት ኣብ ውሽጢ ጀርዲን ወይኒ ተባሂላ ኣገልግሎታ ትቕየራላ
4: ይብል።
2: ኣርሞሸሽ ዝኾነ ባትሪ የቲና ኣላ። ቀልጢፉ ዝመልእ ኤሌትሪክ ዲሲ እውን ኣለዋ። ነዚኣ ክትዝውራን ከለኻ ብዙሓት ሰባት ብሓጎስ ኢዶም የዋዘውዙልካ። ኩሉ ሰብ ኮምቢ ይፈትዩ። ዘይርጉፅነት ብዛዕባ ናይ ነዊሕ እዋን ቀረብ ዝኣቱ ነዳዲ ኣብዝሃለወሉ ሸየቲ ዝያዳ ኣብዝቐረባ ግዜ ዘገልገላ ናይ ኤሌትሪክ መካይን ወይ ኢቪስ ቁፅሪ መሸጣታት ይውስኽለዉ ይብሉ። ብሬንደን ግሪን ዋና ኣካያዲ ኣውቶሞቲቭ ሶሉሽንስ ኣብ ፒክልስ ኦክሽንስ ኣብ ሲድኒ
5: እዩ።
2: ዝለዓለ ኣትኩሮ ኣብ ዘገልገላ መካይን ኤሌትሪክ ኣብ ወርሒ መጋቢት ክሳብ መያዝያ ክሳብ ግንቦት እውን ከይተረፈሪ ኢና።

መደብና ቅንዘሙ ናይሎሚ አርሳት ዜና ከደግመልኩም ሎሚ ፌደራላዊ ምርጫን ተዝካይነሩ ሰልፍ ዋን ኔሽንስ ክሳስ 59 ዝኾን መናብር ተሕተዋይ ባይቶ ኣውስትራልያ ክሕዝ መኽኣለ ክብል ሓድሽ መፅናዕቲ ኣፍሊጡ ዋሽንግተን ዲሲ ኣብ ደገ ዋይት ሃውስ ተገብረ ናይ ተኩስ ምልዋጥ ብዝምልከት ምርመራታት ይቕፅል ኣሎ ዌስትሃም ዩናይትድ ካብ ዝርዝር ጋንታታት ፕሪምየር ሊግ እንግሊዝ ክትወርድ ከላ ቶተንሃም ግን ንስክላ ድሒና ባር ሰማዕትና ናይ ሎሚ መደብና ዛዚምና ኣለና ኣብ መፅእ ሓሙስ ዝተፈላለዩ ጥርሶታት ሒዝና ክምለሰኩም ኢና ክሳብ ሽዑ ሰላም ክነዝምኒኤልኩም ንሳኹም ፀናሕኩ ኣዳለውን ኣቕራብን ዝመደብ ቤነ ስመረ ሩክ መዓልቲ እዩ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnut, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ግንቦት 17 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ ከአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ስቱዲዮ ምናስተላልፈው ስርጭታችንን አሁን ጀምረናል። አገርኛ ሪፖርት ወቅታዊ ጉዳዮች ተጠናቅሯል። ወቅታዊ ጉዳዮች የበጀት 2026-27ን ከዶክተር ደሴ ታርቆ ጋርና እንዲሁም ከዶክተር ዮናታን ድንቁ ጋር አካሂደናል። በተዘጋጅቷል። በዚሁ ወደ ቀጣዩ ርዕሰ ዜናችን እናልፋለን።

0: የኢቦላ መስፋፋት አሳሳቢ ሆኗል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፖሊን ሃንሰንን ዋን ኔሽን የፖለቲካ ፓርቲ መስፋፋትን ተከትሎ አውስትራሊያ ውስጥ የግል ምክር ቤት አባላት አዲስ የፖለቲካ ፓርቲ ያሰቡ መሆኑ እየተነገረ ነው። የዋሪንጋ የግል የምክር ቤት ተወካይ ዛሊ ስቴጋል ዛሬ ማለዳ ላይ ለኤቢሲ ሬዲዮ እንደገለጡት የግል የምክር ቤት ተመራጮች ፓርላማ ውስጥ ይበልጡኑ ውጤታማ ለመሆንና ከዋንኛ ፓርቲዎች በተለየ መልኩ ለመራጮች አማራጮችን ለመስጠት ውይይቶች እየተካሄዱ እንደሆነ አመላክቷል። ሆኖም በሌላ በኩል ሄለን ሃይንስና ሞኒክ ራያን በግል የምክር ቤት አባል ስብስብ ሊመሰረት በታቀደው አዲስ ፓርቲ እንደማይሳተፉና በግል ተወካይነታቸው መቀጠል እንደሚሹ ገልጠዋል። የተቃዋሚ ቡድን መሪው አንገስ ቴለር በበኩላቸው ያዲሱ የግል ተመራጮች ቡድን ስብስብ ፓርቲ ምስረታ እንደማያስደንቃቸውና ተራማጅ አተያይ ያላቸው የሊበራል ፓርቲ ምክር ቤት አባላት አዲሱን ፓርቲ ሊቀላቀሉ ይችላሉ የሚሉት አተያዮች ግና ላይሆን ይችላል ሲሉ ውድቅ አድርገዋል። የግሪንስ ፓርቲ የህግ መወሰኛ ምክር ቤት አባል ዴቪድ ሹብሪች በበኩላቸው
1: how can a bunch of independents become a party? It's a matter for them to explain how that's going to work.
0: ማለፊያ እንደምታቆት እንደምንና የግል ተመራጮች ስብስብ ፓርቲ የሚያቆሙት ያንን ማብራራቱ የነሱ ድርሻ ነው የኔ አይደለም። እንደውነቱ ከሆነ ፓርቲን መምራት ስብስብ ነገር ነው። የጋራ ስምምነት ላይ መድረስን ግድ ይላል። ግልጽ የሆነ መርሆችን ማስቀመጥ ያሻል። የግሪንስ ፓርቲን እንደ ፓርቲ የሚያንቀሳቅሱት አራት ቁርፍ መርሆች አሉን። ፓርቲውን በሀገር አቀፍ ደረጃ በአንድነት አቆሞ ያለው ብርቱ የረጅም ጊዜ ፕሮጀክት መሆኑን ልነግራችሁ እወዳለሁ። ሰዎች አዲስ የፖለቲካ ፓርቲ መመስረትን ካሹ ያ የነሱ ጉዳይ ነው የሚሆነው ብለዋል። የኢቦላ ወረርሽኝ የኮንጎ ሪፐብሊክ ውስጥ እየተስፋፋ መሆኑን እንዲሁም ከሶስት የህክምና ማዕከላት ውስጥ ሁለቱ በአካባቢ ነዋሪዎች መጋየታቸውን የቀብር ስነ ስርዓት ለማስፈጸምም የጥበቃ ኃይል ማስፈለጉ ተነግሯል። የኢቦላ ቫይረስ በእጅጉ ተላላፊ በመሆኑ የቀብር ሂደቶች በባለሙያዎች ማካሄድና ባህላዊ የቀብር ስነ ስርዓትን ለመፈጸም አስከሬኖች ከቀብር በፊት ለቤተሰቦች እንዳይሰጡ መከልከልንም አስከትሏል። የዓለም ጤና ድርጅት የኢቦላ ወረርሽኝ መስፋፋት ለኮንጎ ሪፐብሊክ ከፍተኛ አደጋ መሆኑን ጠቁሞ ሆኖም ዓለም አቀፍ የተላላፊነት ደረጃ አቅሙ ዝቅ ያለ መሆኑን ገልጧል። ወደ ጋዛ የእርዳታ አቅርቦት ይዘ በፍሎቲላ ሲጓዙ ከነበሩት 11 አውስትራሊያን ውስጥ 7ቱ ውስጣዊ ስሜታቸውን በተፈናቀለበት ሁኔታ ወደ ሲድኒ ተመልሰዋል። የአውስትራሊያ አንቂ ኔቭ ኦክነር በእስር በቆዩባቸው ቀናት እንደምን በእስራኤላውያን የጥበቃ የእስር ቤት ጠባቂዎች ለጉስቁልና እንደተዳረጉ ሲናገሩ ልክ ከመርከቢቱ እስር ቤት ኮረድን ጀምሮ ሲያንጉሳቁሉን ነበር። አንዲት ሴት የእስር ቤቱን ቅጥር ግቢ ውስጥ በእግሯ ከወዲያ ወዲህ በማለቷ ብቻ በጥይት ተመታለች። እስር ቤቱ ውስጥ ውሃ በእጅጉ ውስን ነበር። በእጅጉ ፍጹም ንዳድ በሆነ ፀሐይ ያለ መጠለያ አጋልጠውናል። ምሽት ላይ ፍራሽ አልነበረንም። ወለሉ ላይ ውሃ በማፍሰስ ለቅዝቃዜ እንድንጋለጥ አድርገውናል ብለዋል። የፌዴራል ሚኒስትር ማርክ በትለር ይህንኑ የእስራኤል የእስር ቤት አያያዝ አሳፋሪ ሲሉ የገለጡ ሲሆን መንግሥት በእጅጉ ብርቱ በሆነ ሁኔታ ለእስራኤል ስጋቶቹን ገልጧል ሲሉም ተናግረዋል። ሆኖም የእስራኤል እስር ቤት አገልግሎት ሁሉንም የተባሉትን ክሶች ሐሰት ሲል አስተባብሏል። የፍሎቲላ አባላት የጉስቁልና ጉዳዮችን በፍልስጤማውያን ስም መረጃዎችን አጠናቅረው ለዓለም አቀፉ የወንጀል ፍርድ ቤት ለማቅረብ ከሕግ ባለሙያተኞች ጋር አብረው እየሰሩ ነው።

0: starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
4: SBS Audio.
5: Kasabi Ogar indigat tachawati milaw hicha.
6: Yahu tiya dadiya, chuẩnbei hao le ma?
7: SBS Chill.
8: SBS Pop Asia. Non-stop Asian pop.
9: Can you describe that feeling for people who haven't experienced it?
10: SBS Hindi uplab karwata hai.
11: Far from the partisan politics.
5: Sisabalai bohunu kwankoch, zenaochin yeaza. Kostawi simmit ogar yemigat muzikana maraki podcastoch. Ka tashafunubbet lemagalet yitabkotal.
4: sbs.com.au/audio.
5: በዚሁ ወደ ሀገረኛ ሪፖርታችን እናመራለን። ኢትዮጵያ ደቡብ አፍሪካ ውስጥ የተጠቁ ዜጎቿን አስመልክቶ አንድ የልዑካን ቡድን ወደ ደቡብ አፍሪካ እንደምትሄድ ማስተዋወቋን ቀዳሚ ትኩረት አድርጓል እንሆን። ሀገረኛ ሪፖርት
12: ኢትዮጵያ በዜጎቿ ላይ የደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ ልትልክ መሆኑን አስታወቀች። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በህንድ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከደቡብ አፍሪካ አቻቸው ሮናልድ ላሞላ ጋር ኢትዮጵያውያን ላይ የደረሱ ያሉ ችግሮችን በጋራ መፍታት በሚቻልባቸው መንገዶች ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው በሳምንታዊ መግለጫቸው አስታውቀዋል። የሁለቱ ሀገራት ተቋማት የኢትዮጵያውያንን ደህንነት ለማረጋጋትና መሰል ጥቃቶችን ለመግታት በጋራ ለመስራት መስማማታቸውን ገልጸዋል። ይህንን ተከትሎም ጉዳዩን የሚከታተልና ለጋራ መፍትሄ የሚሰራ የልዑካን ቡድን ወደ ደቡብ አፍሪካ እንደሚንቀሳቀስ ገልጸዋል። በተያያዘ የኢፌድሪ የውጭ ጉዳይ ሚኒስቴር ከደቡብ አፍሪካ መንግስት ጋር ኢትዮጵያውያን ላይ የሚፈጸሙ ጥቃቶች እንዲቆሙና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድ ከሰሞኑ በተካሄደው የብሪክስ ስብሰባ ላይ መጠየቁንም የውጭ ጉዳይ ሚኒስቴሩ ቃል አቀባይ አስታውቀዋል። የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል ያደረገ እንደሚገኝና ውጤቱንም እንደሚያሳውቅ የውጭ ጉዳይ ሚኒስቴር ሰሞኑን መግለጹ ይታወሳል። ኢትዮጵያ ቀይ ባህር ላይ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል ግብጽ ጥረት እያደረገች ነው በማለት የውጭ ጉዳይ ሚኒስቴር ከሰሰም። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው ግብጽ በቀጠና የምታደርገውን ቅስቀሳ የኢትዮጵያን ቀይ ባህር ላይ የባህር በር የማግኘት ግብ እንዳይሳካ የመክበብ የማሰናከልና በቀጠናው ውስጥ ውጥረት የመፍጠር አካሄድ ነው በማለት በሳምንታዊ ጋዜጣቸው መግለጫቸው ላይ ተናግረዋል። ሆኖም ኢትዮጵያ የባህር በር የማግኘት ግባን ሰላማዊና ዘላቂ በሆነ መንገድ ለማሳካት ተገፋበታለች ብለዋል። ለዚህም ኢትዮጵያ ቀጠናዊና ለማቀፋዊ ድጋፍ ያገኘች ነው ሲሉም ተናግረዋል። ቃል አቀባዩ የኢትዮጵያ ባህር በር ባለቤት አለመሆን ለዘላለም ሊቀጥል አይችልም በማለትም አጽንኦት ሰጥተው ተናግረዋል። በቤንሻንጉል ጉሙዝ ክልል በጸጥታ አካላት የሚፈጸሙ ከህግ አግባብ ውጪ የሆኑ ያፈሳና የጅምላ ስር ድርጊቶች አሁንም አሳሳቢ ሆነው ቀጥለዋል አለ የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮም። ኮሚሽኑ ይህንን ያለው በቤንሻንጉል ጉሙዝ ክልል ውስጥ በሚገኙ ፖሊስ ጣቢያዎች ላይ ባከናወነው የሰብአዊ መብቶች ክትትሎችና የተለያዩ ግኝቶች ላይ ምክረ ሐሳብ ለባለድርሻ አካላት በሰጠበት ወቅት ነው። ኢሰመኮ በክልሉ በወንጀል ተጠርጣሪዎች ላይ የመብት ጥሰት በሚፈጽሙ ፖሊስ አባላት ላይ አስተዳደራዊ እርምጃ ያለመወሰድ፣ ያለ ፍርድ ቤት ትዕዛዝ ሰዎችን የማሰርና በህግ በተቀመጠ ቀነ ገደብ ተጠርጣሪዎችን ወደ ፍርድ ቤት ያለማቅረብ ችግሮች አሁንም ይታያሉ ሲል በሪፖርቱ ገልጿል። ኮሚሽኑ ችግሮችን ለማሻሻልና አጠቃላይ የተጠርጣሪዎች አያያዝ ሰብአዊ መብቶችን

በረመልኩ እንዲከናወን ባለድርሻ አካላት ጥሪ ማድረግ እንዳለባቸው አሳስቧል። በሌላ የኢሰመኮ ጉዳይ ዜና በመጪው ጠቅላላ ምርጫ የሰብአዊ መብቶች ሁኔታዎችን ለመከታተል ያቋቋመውን የወቅታዊ ሁኔታ መከታተያ ስርዓት በይፋ ማስጀመሩን ኢሰመኮ አስታወቀም። የሁኔታዎች መከታተያ ስርዓቱ በምርጫው ወቅት የሰብአዊ መብቶች ጥሰቶች እንዳይፈጸሙ አስቀድሞ ለመከላከልና ጥሰቶች ተፈጽመው ሲገኙ ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ፈጣን ምላሽ እንዲገኝ እንደሚያስችለው ኢሰመኮ በመረጃው ገልጿል። ስርዓቱ የምርጫው ሂደት አግባብነት ባላቸው አዋጆች ደንቦችና መመሪያዎች መሰረት ሰብአዊ መብቶችን አክብሮ መከናወኑን ለማረጋገጥ የሚያስችል ነው ሲልም ኢሰመኮ ገልጿል። ሆኖም ኢሰመኮ በመላ ሀገሪቱ በመከታተያ ስርዓቱ መረጃ የሚያቀርቡ ምን ያህል የሰብአዊ መብት ተከታታዮችን እንደሚያሰማራ አልጠቀሰም። የተቋሙ የሰብአዊ መብቶች የሁኔታዎች መከታተያ ስርዓት የተቋቋመው በጀርመን ዓለም አቀፍ ተራድኦ ድርጅት ድጋፍ ነው ተብሏል። በዱባይ በተለያዩ የንግድ ስራዎች የተሰማሩ ኢትዮጵያውያን ባለሀብቶች ቁጥር ከ1676 በላይ መድረሱ ተነገረም። የዱባይ ንግድ ምክር ቤት በተለያዩ የንግድ ስራዎች በዱባይ ተሰማርተው የሚገኙ ኢትዮጵያውያን ባለሀብቶች ቁጥር ባለፉት 10 ዓመታት ውስጥ በከፍተኛ ሁኔታ መጨመሩንና በአሁኑ ወቅት ከ1676 በላይ መሻገሩን ተናግሯል። ሰሞኑን በተከናወነው የአዲስ አበባና የዱባይ የንግድ ምክር ቤት የምክክር መድረክ እንደተገለጸው እንደ አውሮፓውያኑ ዘመን አቆጣጠር መጋቢት ወር 2025 ድረስ 1676 የኢትዮጵያ ኩባንያዎች የዱባይ ንግድ ምክር ቤት አባላት መሆናቸውንና በሪል ስቴት፣ በሎጂስቲክስ እና በንግድ ዘርፎች መሰማራታቸው ተገልጿል። እንደ አውሮፓውያኑ አቆጣጠር በ2026 በመጀመሪያው ሩብ ዓመት ብቻ 96 አዳዲስ የኢትዮጵያ ኩባንያዎች በዱባይ መቋቋማቸውን፣ ከነዳጅ ንግድ ውጪ ሁለቱ ሀገሮች ያላቸው የንግድ ልውውጥ እንደ አውሮፓውያኑ ዘመን አቆጣጠር በ2013 ከነበረበት 454 ሚሊዮን ዶላር ባለፈው ዓመት ወደ 6.1 ቢሊዮን ዶላር ማደጉም ተገልጿል። በዱባይ የሚገኙ ኢትዮጵያውያን ቁጥር በከፍተኛ ሁኔታ የጨመረው እንደ አውሮፓውያኑ ዘመን አቆጣጠር ከ2015 እስከ 2025 ባሉት ዓመታት ውስጥ መሆኑም ተመልክቷል። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉን አስመልክቶ ሲያከናውን የቆየውን ክብረ በዓል አጠናቀቀም። 4 አዳዲስ ኤርፖርቶች በአንድ ወር ውስጥ ወደ ስራ እንደሚገቡና የሀገር ውስጥ መዳረሻዎቹንም ወደ 27 ከፍ እንደሚሉ የኢትዮጵያ አየር መንገድ አስታውቋል። የኢትዮጵያ አየር መንገድ አሁን ለደረሰበት ስኬት ያለ ጣልቃ ገብነት በነጻነት የአቪዬሽን ኢንዱስትሪ መርህን ተከትሎ እንዲሰራ መደረጉ ለዚህ ስኬቱ በዋናነት ተጠቃሽ ነው ተብሏል። በማጠቃለያ ስርዓት ወቅት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በየጊዜው የነበሩ የኢትዮጵያ መንግስታት አየር መንገዱ ተቋማዊ ነጻነቱ እንዲጠበቅ ማድረጋቸው ለተቋሙ የተፈጠረለትን አስተዋጽኦ ከፍ አድርጎታል ብለዋል። በመንግስታት ተቋማዊ ነጻነቱ እንዲጠበቅ መደረጉ አየር መንገዱ በንግድ መርህ እንዲተዳደር በማድረግ ሰርቶ የሚያገኘውን ገንዘብ የኢትዮጵያን የአቪዬሽን ኢንዱስትሪ እንዲያስፋፋና እንዲያዘምን እንዲጠቀምበት በመፈቀዱ በሀገር ውስጥም ሆነ በውጭ ሀገር የሚያጋጥሙ ችግሮችን በባለቤትነት ስሜት በመፍታትና በሌሎች ጉዳዮች ለአየር መንገዱ ትልቅ ድጋፍ መደረጉ አየር መንገዱ ስኬታማ እንዲሆን ረድቷል ብለዋል። አየር መንገዱ እስከ 2035 ዓ.ም ድረስ አዳዲስ 117 አውሮፕላኖችን በመጨመር አጠቃላይ የአውሮፕላኖቹን ብዛት ወደ 289 ለማድረስና ዓመታዊ ገቢውንም ወደ 20.6 ቢሊዮን ዶላር ለማሳደግ እቅድ ይዞ እየሰራ ነው ብለዋል። በአሁኑ ወቅት በ147 ዘመናዊ አውሮፕላኖች 145 ዓለም አቀፍ መዳረሻዎች እየበረረ ያለው የኢትዮጵያ አየር መንገድ በሚቀጥለው አንድ ወር ጊዜ ውስጥ 4 አዳዲስ የሀገር ውስጥ ኤርፖርቶችን ወደ ስራ በማስገባት የሀገር ውስጥ መዳረሻዎችን ወደ 27 ያሳድጋል ብለዋል። ከሁለት ቢሊዮን ብር በላይ መዋለ ንዋይ የፈሰሰበትና በ9 ወራት ተጠናቀቀ የተባለው የሴራሚክ ማምረቻ በይፋ ተመረቀም። በሞጆ ከተማ ከሁለት ቢሊዮን ብር በላይ መዋለ ንዋይ እንደፈሰሰበት የተገለጸው ግራንዴር ሴራሚክ ማምረቻ ፋብሪካ በጠቅላይ ሚኒስትር አብይ አህመድ ተመርቋል። በ300,000 ካሬ ሜትር ላይ ያረፈውና ግንባታው 9 ወራት ብቻ ፈጅቷል የተባለው ይህ ፋብሪካ ዓለም አቀፍ ደረጃውን የጠበቀ የሴራሚክና ፖርሴሊን ንጣፎች ችን ያመርታል። በአሁኑ ወቅት የ60/60 ምርቶችን የጀመረ ሲሆን በቀጣይ 2 ወራት የምርት አይነቶችንም እንደሚያሰፋ ተገልጿል። ለፋብሪካው የሚያስፈልገው ጥሬ ዕቃ 80% በ100 ኪሎ ሜትር ውስጥ የሚገኝ በመሆኑ ከአካባቢው ማህበረሰብ ጋር ጠንካራ ትስስር ይፈጥርለታል።

ተብሏል። ይህ ተቋም ከዚህ በፊት በአማራ ክልል ሰሜን ሸዋ ዞን አራርቲ ከተማ ፋብሪካ ከፍቶ እየሰራ መሆኑ ይታወቃል። የሀገር ውስጥ ፍላጎትን በመሸፈን የውጭ ምርት ጥገኝነትን ለመቀነስ እና የውጭ ምንዛሬ ለማዳን ያለመ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በምረቃ ወቅት ተናግረዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ጉባኤ በሳውዲ አረቢያ በኢትዮጵያውያን ዜጎች ላይ የተላለፈው የሞት ፍርድን በተመለከተ ምህረት እንዲደረግ ልመና አቀረበም። በሳውዲ አረቢያ በኢትዮጵያውያን ዜጎች ላይ የተላለፈው የሞት ፍርድን የሀገሪቱ ባለስልጣናት ርኅራኄና ምህረት እንዲያደርጉላቸውና ክቡር የሆነውን የሰው ሕይወት እንዲጠብቁ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ጉባኤ ልመናውን አቅርበዋል። ጉባኤው በማህበራዊ ትስስር ገጹ ሰሞኑን ባወጣው መግለጫ በተለያዩ የሚዲያ ዘገባዎች በመቶዎች የሚቆጠሩ ኢትዮጵያውያን ዜጎች ላይ ሞት እንደተፈረደባቸው መስማቱን ጠቅሶ በዚህም ያለንን ስጋትና የተሰማንን ጥልቅ ሐዘን እንገልጻለን ብሏል። ቤተክርስቲያናዊ የበጎ አድራጎትና በዓለም አቀፍ ወንድማማችነት መንፈስ በሳውዲ አረቢያ መንግስት ባለስልጣናት ከኢትዮጵያውያን ጋር በተያያዘ የሚፈጸሙ ማናቸውም የታቀዱ ግድያዎች እንዲቆሙና በእነዚህ ጉዳዮች ላይ ምህረት እንዲያደርጉ ልመና እናቀርባለን ሲል ጉባኤው አስረድቷል። ይህም ምህረት ፍትህን አያዳክምም፣ ምህረት ፍትህን ከፍ በማድረግ ተስፋ ለቆረጡ ተስፋን ይሰጣል ሲልም ገልጿል። የኢትዮጵያ ካቶሊካዊት ቤተ ክርስቲያናት ጳጳሳት ጉባኤ ወደ የመን፣ ሊባኖስ፣ ደቡብ አፍሪካ በርካታ ኢትዮጵያውያን ስደተኞች ለመግባት በሚያደርጉት ጥረት እዚያም ከደረሱ በኋላ የሚያጋጥማቸው የሞት፣ የስቃይ፣ የበደልና የሰብአዊ ተግባራት ባወጣው መግለጫ ዘርዝሯል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ጉባኤ በመላው ዓለም ስለሚገኙ ኢትዮጵያውያን ስደተኞች ወቅታዊ ሁኔታ ያሳስበናል ሲል መግለጫው አክሎ ገልጿል። ኢትዮጵያ በአሜሪካና ኢራን ጦርነት ተስተጓጉሎ የነበረውን የስጋ ወጪ ንግድ ዳግም ጀመረች። የተቋረጠው ወደ ተባበሩት አረብ ኤሚሬትስ የሚላከውና 30 በመቶ የሚሆነው የሀገሪቱ የስጋ ወጪ ምርት ድርሻ እንደነበር የኢትዮጵያ የስጋ አምራቾችና ላኪዎች ማህበር ገልጿል። የማህበሩ የቦርድ ፕሬዚዳንት ከሊፍ ሁሴን ሰሞኑን እንደተናገሩት መስተጓጉሉ የተፈጠረው በረመዳን ጾም ወቅት በመሆኑ ከባድ የሚባል ጉዳት አለማድረሱን ለሀገር ውስጥ መገናኛ ብዙሃን

0: advertising.
1: Meet Rachel. National University supports all her ands. With flexible online courses, she can be a student and an adventurer. National University, supporting all your ands. Learn more at nu.edu.
2: ሱን ለሀገር ውስጥ መገናኛ ብዙሃን ተናግረዋል። የመካከለኛው ምስራቅ ቀውስ ኢትዮጵያ የስጋ ወጪ ንግድ መዳረሻዎቿን ማስፋት እንዳለባት ያስተማረ ሆኖ አልፏል። ቀደም ሲል ማህበሩ ለሀገር ውስጥ መገናኛ ብዙሃን ተናግሮ እንደነበረው። በመጨረሻም TikTok ከኢትዮጵያ የTikTok ተጠቃሚዎች ደም በተላለፉ ናቸው ያላቸውን ከ1.8 ሚሊዮን በላይ ቪዲዮዎችን ማጥፋቱን አስታወቀም። ኩባንያው ይሄንን ያለው የፈረንጆቹ 2025 አራተኛ ሩብ ዓመት ሪፖርቱን ይፋ ባደረገበት ወቅት ነው። ኩባንያው በመላው ዓለም በፈረንጆቹ 2025 ከኦክቶበር እስከ ዲሴምበር ወር ድረስ ከ175 ሚሊዮን በላይ ቪዲዮዎችን ማጥፋቱን ገልጾ ከዚህ ውስጥ 1 ሚሊዮን 120 ሺህ ገደማው የኢትዮጵያውያን ይዘቶች ናቸው ብሏል። ቲክቶክ በዚህ ጊዜ ከአሜሪካ ብቻ ከ10 ሚሊዮን በላይ ቪዲዮዎችን ማጥፋቱን ገልጿል። ከኢትዮጵያ ጎረቤት ሀገራት መካከል ኬንያ ከ800 ሺህ በላይ፣ ሱዳን ከ1.4 ሚሊዮን በላይ፣ ከሶማሊያ ደግሞ 973 ሺህ በላይ ቪዲዮዎችን እንዲጠፉ መደረጉን ሪፖርቱ ገልጿል።
3: ሀገርኛ ሪፖርት
4: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
5: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ ያድርጉን፣ አስተያየቶችንም ያጋሩን። SBS Amharic በፌስቡክ
6: በዚሁ ቀጣዩ ወደ ሆነው የውይይት መድረክ ዝግጅታችን እናልፋለን። ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮን የፌደራል በጀት አስመልክቶ ያካሄድነው ውይይት ነው። እንሆን

0: የውይይት መድረክ
1: የአውስትራሊያ 2026 ፌደራል በጀት ሰሞኑን ይፋ ሆኗል። የዘንድሮን በጀት ካለፉት በጀቶች ይበልጥ ትኩረት ሳቢና አነጋጋሪም አድርጎታል። እንዴት ቢሉ በጀቱ ይፋ የሆነበት የፋይናንስ አመት የሀገሪቱ ምጣኔ ሀብት እድገት መዋለል፣ የኑሮ ውድነት ጫና፣ የዋጋ ግሽበት ንረት፣ የፍልሰተኞች ጉዳይ ከመቼውም ይበልጥ የፖለቲካ ትኩሳት መለኪያ በሆነበት፣ የቤት ግዢ ከዜጎች አቅም ጋር አለመጣጠን ብሎ ፈታኝ ሆኖ በሚገኝበት፣ የሀገሪቱ የዕዳ መጠን በትሪሊየን መቆጠር ላይ ባለበትና በንግዱ ማህበረሰብ ዘንድ የገበያ ትርፋማ

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ረሰብ ፍልሰት የቤቶች ግዥና ኪራይ ከቅም ጋር አለመጣጠን የሥራ አጥነት ጉዳይና ከጭርና ረጅም የአውስትራሊያ መጣኔ ሀብት አስተማማኝ የሰከነ ጉዞ አካሄድን በማስመልከት በውይይት መድረካችን ሙያዊ ትንታኔን በመስጠት ግንዛቤዎችን ለአድማጮች እንዲያስጨብጡልን ዶክተር ዮናታን ድንቁ የመጣኔ ሀብት ተመራማሪና መምህር ከአውስትራሊያ ብሔራዊ ዩኒቨርሲቲ ካምብራ ዶክተር ደሴ ታርቆን ባድላይድ ዩኒቨርሲቲ የመጣኔ ሀብት ተመራማሪና መምህር ካድላይድ ጋብዘናል። ለውይይታችን መነሻ ይሁን ዘንድም የ2026 የፌደራል በጀቱ በህዝብ ዘንድ የሚጠበቀውን ያህል ለኑሮ ውድነት መቋቋሚያ እንደ መንግስት ሳቤም የመጣኔ ሀብት ማርጊያ ይሆናል ብለው ያስባሉ የሚል መጠይቅ አስቀድመናል። ዶክተር ዮናታን አታያቸውን እንዲህ ያጋራሉ።
2: አመሰግናለሁ ካሳሁን። አዎ በጀቱን እኔም አይቼዋለሁ። በርግጥ ካሁን በፊት በከተታ ይደረጉ የነበሩ የኑሮ ውድነትን ሊያለዙ የሚችሉ አይነት ርምጃዎች አይሆበት በጀት አይደለም። ይሄ በጀት በአይነቱ ለየት ያለ ነው። አንደኛ መንግስት ከተታ የገንዘብ ድጎማ ከማድረግ ይልቅ ለዘቅተኛ የገቢ ምንጭ ያላቸው ወይም ደግሞ በኑሮ ውድነት ሊጎዱ ለሚችሉ ማህበረሰብ አባላት ከደሞዛቸው ላይ ከሚወሰደው ግብር ተቀናሽ እንዲሆን ነው ያሰበው። አንደኛ የተቀናሽ እንዲሆን ያሰበው ገንዘብ በርግጥ የኑሮ ውድነቱን ጫና ለመቀነስ ያግዛል ወይ፣ በቂ ነው ወይ መጠኑ የሚለው አንድ ጥያቄ ነው። ሌላኛው ደግሞ የሚሰሩ ሰዎች የሚከፍሉትን ግብር መቀነስ ብቻ ከሆነ ትኩረቱ ስራ የሌላቸው ሰዎችስ ምንም ያገኙት ጥቅም አለ? ስለዚህ ሙሉን ማህበረሰብ ክፍልም የሚሸፍን አይደለም እርምጃው በመሰረቱ። ስለዚህ ደሞዝተኛ የሆኑ አውስትራሊያውያን የሚያገኙት ትንሽ ጥቅም አለ። አንደኛ 1000 ብር በቀጥታ ካለምንም ደረሰኝ ከግብር ተዳክት የሚደረግ ካሁን በፊት አይቲንክ $300 አካባቢ መስለኛል ሰው ወደ 1000 ብር አድጓል። ከዛ ውጪ የዝቅተኛ ግብር ስሌቱ አሁን ከነበረበት 16% ወደ 15 በዚህ ከ2006 ጁላይ ጀምሮ በክምህም የተከተለው አመት ደግሞ ከ2027 ጁላይ በኋላ ደግሞ ወደ 14% ከዛ በየአመቱ 250 እነዚህ ነገሮች አሉ። ግን ሲታይ የኑሮ ጫናው ከሚያደርሰው የምጣኔ ሀብት ሸክም ጋር የሚመጣጠን ነው ብዬ እኔ በግሌ አላስብም። ስራ ላላቸው ሰዎችም ቢሆን ማለት ነው። ግን ከምንም በላይ ደግሞ እንዳልኩት ስራ የሌላቸው ቤት ውስጥ ተጨማሪ ኃላፊነት ያለባቸው ህጻናትን በመንከባከብ ወይም ደግሞ ብቻቸውን ልጆችን የሚያሳድጉ የተለያዩ የህብረተሰብ ክፍል አባላት በስራ በቀጥታ የማይሳተፉ የህብረተሰብ ክፍል አባላት ቲንክ ለዚህ የግብር ጫና ቅናሽ ተጠቃሚ ናቸው ብዬ አላስብም። እና የሚወራውን ያህል አይደለም በጣም ሰብትል የሆነ ቀስ ብሎ የሚመጣ ነው ኢሚዲየት የሆነ ጥቅም የሚያስገኝ ሆኖ እኔ አላገኘሁትም በጀቱን።
1: ዶክተር ደሴስ በርሶ በኩል አንኳር እይታው ምን ይመስላል? በዘንድሮ 2026 የሚያስገኛቸው ትሩፋቶች ለመላው አውስትራሊያውያን እና ከዛ ውስጥ መልካም ናቸው የሚሉት የአበጃጀት ሁኔታ በምን መልክ ገልጹታል?
3: አመሰግናለሁ ካሳሁን። የኑሮ ውድነቱን በመቀነስ በኩል በጀቱ የሚያመጣቸውን ትሩፋቶች ዶክተር ዮናታን በዝርዝር ጠቅሶታል። ከዚህ በተጨማሪ በተደጋጋሚ እናንተ ታችሁት በጀቱ ትኩረት ያደረገው የኑሮ ውድነትን መቀነስ ላይ ነው። በዚህም አንዱ የግብር ቅነሳ ነው ዮናታን በዝርዝር እንደሄደበት። ከዛ በተጨማሪ የነዳጅ ዋጋ ድጎማ ተደርጓል። ይሄ የነዳጅ ዋጋ ድጎማ በብዛት መኪና ለሚያሽከረክሩ ሰዎች ጥቅም ይኖረዋል። ለምሳሌ ዴሊቨሪ ሰርቪስ የሚሰጡ ሰዎች እንዲሁም የሺፍት ወርከርስ ሰዎችና ከመሃል ከተማ ራቅ ብለው ለሚኖሩ ሰዎች ብዙ መኪና ስለሚጠቀሙ ለነዚህ ህብረተሰብ ክፍሎች የነዳጅ ድጎማው ጥሩ

0: ጥቅም ይሰጣን ብዬ አስባለሁ። ከዚህ በተጨማሪ የትንንሽ ቢዝነስ ባለቤት የሆኑ ሰዎች የተለያዩ ድጋፎች እንደሚደረግላቸው በጀቱ ያትታል። በተለይ ፕሮዳክቲቪቲን በመጨመር እንዲሁም የተለያዩ ቢዝነስን ለመስራት የሚፈጠሩ ቢሮክራሲዎችን በመቀነስ እንደ ሬድ ቴፕ ያሉ ነገሮችን በመቀነስ የተለያዩ ድጎማዎች እንደሚደረጉ ወይም በጀቱ ላይ እንዳሉ ተጠቅሷል። ሶ ይሄ የተለያዩ ትንንሽ ቢዝነሶችን በእንትን በማለት ደረጃ ጥሩ ነው። ከዚህ በተጨማሪ የሃውሲንግ ማርኬቱ ላይ ያለው ጉዳይ ነው። ሃውሲንግ ማርኬቱ ላይ በብዛት ኢንቨስተሮችን ማያበረታታ ወይም ኢንቨስተሮችን ከማርኬቱ ላይ እንዲወጡና ከዛ ይልቅ ግን የመጀመሪያ ቤት የሚገዙ ወይም እነዚህ ፈርስት ሆም ባየርስ የምንላቸው ሰዎችን የሚያበረታታ የተለያዩ ሪፎርሞች ተካሂደዋል። ካፒታል ጌን ታክስ የሚባለው ዲስካውንት አለ፣ ኔጌቲቭ ጊሪንግ የሚባለው አለ። እነዚህ እና የመሳሰሉት እስከ 75,000 የሚሆኑ ቤቶችን ከኢንቨስተሮች ወደ ፈርስት ሆም ባየሮች እንዲሄዱ ወይም ትራንዚሽን እንዲያደርጉ የሚያደርግ ነው። ከዚህ በተጨማሪ የቤት አቅርቦትን ለመጨመር የበጀቱ ይጠቅሳል። እነዚህ ነገሮች ጥሩ ናቸው። በተቃራኒው ግን ለምሳሌ ሎወር ኢንካም ኤርነር የሆኑ ሰዎችን፣ ስራ የሌላቸው ወይም ደግሞ አንደር ኢምፕሎይድ የሆኑ ሰዎች፣ እነዚህን የተለያዩ የህብረተሰብ ክፍሎች ያላገናዘመ ነው። ከዚህ በተጨማሪ ለምሳሌ ተማሪዎች ወይም ደግሞ ቪዛ ሆልደርስ የሆኑ ሰዎች ለነዚህ ብዙም በጀቱ የሚሰጠው ጥቅም የለም እና ከነዚህ አንጻር ተጠቃሚዎች አሉ፣ በተቃራኒው ደግሞ ተጎጂዎች አሉ እና ያን ያህል ብዙ ጥቅም ያለው አይደለም፣ በተለይ ለዝቅተኛ ኢንካም ላላቸው ሰዎች ማለት ነው። ይሄ ነው የኔ እይታ።
1: የመንግስት ዋነኛ ዓላማ አንዱም ኢኮኖሚውን የረጋ እንዲሆን ከማድረግ አኳያ እና እንደዚሁም የኑሮ ውድነቱን በተቻለ መጠን ለማለዘብ ነው። በእርግጥ በአሁኑ ወቅት ያለው የዋጋ ግሽበት 4.6 ላይ እንደዚሁም ደግሞ የወለድ መጠን 4.35% ላይ ደርሷል። የአውስትራሊያ ብሔራዊ ባንክ ያንን ተከትሎ ጭማሪ አካሂዷል በቅርቡ። በዚህ ላይ መካከለኛው ምስራቅ ጦርነት አልረገበም፣ በዩክሬን በኩል ያለውም እንደዛው ነው። ምናልባት በሚቀጥለው ዓመት 2027 ላይ ቻይና ታይዋንን ጠቅላ ለመውሰድ ቀን ተቆርጦ ተቀምጧል። እነዚህ ሁኔታዎች ባሉበት ሁኔታ በተለይ የሉላዊ ወይም እዚህ የግሎባል ምጣኔ ሀብቱ ሂደት በአውስትራሊያ ላይ አሁን እያሳደረ ያለው ጫና ምን ያህል የከፋ ነው? ማርጋትስ ይቻላል ወይ? መጪው ጊዜስ አስመልክቶ ያሉት ስጋትና ተስፋ ምን ይመስላል? ዶክተር ዮናታን፣
2: እርግጥ ነው እንዳልከው ነው ካሳሁን፣ ዓለም አቀፍ ሁኔታው እጅግ ፈታኝ የሆነ የኢኮኖሚ ሁኔታ እየፈጠረ ነው እዚህ ሀገር ውስጥ። በአብዛኛው ዋጋ ግሽበትም ከዛ ጋር የተያዘ ነው፣ በተለይ ከነዳጅ እጥረት ጋር የተያዘ ነው። ክፋቱ ደግሞ እሱ ምንድን ነው? ምርታማነትን ይቀንሳል። ስለዚህ ፍላጎት ባለበት ነው ወይም ሊጨምር ይችላል። ነገር ግን ምርታማነት ይቀንሳል፣ ምርትና አቅርቦት ካልተገናኘ ይሄ ቤዚክ የሆነ ኢኮኖሚክስ ነው። የዋጋ ግሽበቱ በዛው መቀጠሉ አይቀርም። በዛ ላይ ቻይናም በኩል ይሁን በአሜሪካ እና በኢራን መካከል ያለው ችግር አለመፈታቱ በኢንቨስተሮች ወይም ደግሞ ምንድን ነው ተጠቃሚዎች በአጠቃላይ ቢዝነስ ኮንፊደንስ የምንለውን ነገር የሚጎዳ ነው የሚሆነው። ኢንቨስተሮች ኢንቨስት ለማድረግ ወይም ደግሞ ተጠቃሚዎች ገንዘባቸውን ስፔን ለማድረግ ፍላጎት ያጣሉ። እሱም በሂደት ምናልባት ወደ ሪሴሽን ወደ ዲፕሬሽን ሊመራም እንደሚችል ነው። ኦፍኮርስ ይሄ በአውስትራሊያ ብቻ የሚገደብ አይደለም፣ ዓለም አቀፋዊ የሆነ የኢኮኖሚ መቀዛቀዝ የሚያመጣ ነው የሚሆነው ያለው ሁኔታ። እንግዲህ ምናልባት ተስፋ የሚደረገው አሜሪካና ኢራን ስምምነት ላይ ቢደርሱና የተዘጋው ሆርሙዝ ስትሬት ቢከፈት፣ ነዳጅ በቀላሉ ቢተላለፍ የዋጋ መረጋጋት ሊፈጠር ይችላል ነው። ግን ያም ቢሆን እንደሚተነበየው ከሆነ ምናልባትም ስምምነት እንኳን ቢደረስ ከስድስት ወር እስከ አንድ ዓመት ሊወስድ ይችላል ወደ ቀድሞ ሁኔታ ለመመለስ እና ያሉት ነገሮች ብዙ ተስፋ የሚሰጡ አይደሉም። የኢኮኖሚ ጫናውን በመቀነስ በኩል ያሉት ከአውስትራሊያ መንግስትና በጀት አቅም ውጭ ነው ብዬ ነው የማስበው። ግሎባል የሆነ ተጽዕኖ ስለሆነ ምናልባትም የአውስትራሊያ መንግስት ማድረግ ይችል የነበረው እንደተባለው የኑሮ ጫናን ለመቀነስ ድጎማ ማድረግ ነው። ግን እሱ ደግሞ በተቃራኒው የዋጋ ግሽበትን ይጨምራል፣ እንደገና እሱ ደግሞ ባክፋየር ያደርጋል ማለት ነው። ሶ ሳይክሊካል የሆነው ነገር ሊፈታ የሚችለው ግሎባሊ ያለው ክራይሲስ ሪዞልቭ እስከተደረገ ነው እና እኔ ተስፋ ማድረገው እንግዲህ ሀያ

0: ያን ወደ ቀልባቸው ተመልሰው ያለውን ችግር በሰላም ይፈታሉ። የዓለም የኢኮኖሚ ሁኔታ ወደ ነበረበት የመመለስ እድል ይኖረዋል ብዬ ነው ማስበው።
1: ዶክተር ደሴስ እንደሚታወቀው በቅርበት ሉላዊ የሆነውን የንግድ ሂደት እንደዚሁም የምጣኔ ሀብት እንቅስቃሴ በጣም በቅርበት ከሚከታተሉት የምጣኔ ሀብት ተመራማሪ አንዱ ነውና ይህ ምን ማለት ነው? በእርሶ ዘንድስ ምን አይነት ስጋት፣ ምን አይነት ተስፋ አለ? ቅድም ዶክተር ዮናታን እንዳሉት ከአውስትራሊያ መንግስት ቁጥጥር ውጭ በሆኑ መንገዶች የሚከሰቱ የዋጋ ግሽበትና የወለድ መጠን ንረት በተለይ በኢትዮጵያውያን አውስትራሊያውያን ዘንድ ገበያቸው ዝቅተኛ በሆኑ በርካቶች ዘንድ የሚያሳድራቸው አሉታዊ ተጽዕኖዎች ምን ይሆናሉ ይላሉ? በማህበረሰቡ ዘንድ በምን አይነት ይህን ኑሮ ለመቋቋም ምን መደረግ አለበት የሚል አታያሉት?
2: ካሳሁን፣ እንግዲህ አሁን የተጠቀሱት ዓለም አቀፍ ችግሮች ወይም ጂኦፖለቲካል ክራይሲስ በአብዛኛው ኤግዞጅነስ ናቸው፣ ለእኛ ከአውስትራሊያ ቁጥጥር ውጭ የሆኑ ናቸው እና ነገር ግን በአገር አቀፍ ወይም በዶሜስቲክ ኢኮኖሚው ላይ ከፍተኛ ተጽዕኖ ያመጣሉ። ይህን በኮቪድ አይተነዋል፣ በራሽያ ዩክሬን ኮንፍሊክት አይተነዋል፣ አሁን ደግሞ በኢራን ኮንፍሊክት፣ እንዲሁም ደግሞ ወደፊት በጠቀስካቸው ምናልባት ቻይና ታይዋን መጠቅለል ካሰበች፣ እነዚህና የመሳሰሉት በዶሜስቲክ ኢኮኖሚው ላይ ከፍተኛ ተጽዕኖ ያመጣሉ። ማለት በአብዛኛው ኢንፍሌሽን ነው ኢምፖርት የምናደርገው። ያ ኢንፍሌሽን ሲሆን ደግሞ ሪዘርቭ ባንኩ ኢንተረስት ሬቱን ወይም ካሽ ሬቱን መጨመር አለበት። ያ ኢንተረስት ሬቱ ሲጨመር ደግሞ ቢዝነስን ይቀንሳል። ያ ደግሞ ወደ ኢኮኖሚ ክራይሲስ ወይም ወደ ዲፕሬሽን ሊወስደን ይችላል ማለት ነው። ሪዘርቭ ባንክ ኦፍ አውስትራሊያ ወይም አርቢኤ ነው ያንን ማኔጅ ለማድረግ የሚሞክረው። ግን እነዚህ ኤክስተርናል የሆኑ ሾኮች ወደ ሀገር ውስጥ የሚመጡ ከሆነ ሪዘርቭ ባንክ ኢንፍሌሽንን ኮንትሮል ለማድረግ ያለው አማራጭ ኢንተረስት ሬቱን መጨመር ነው። ኢንተረስት ሬቱ ሲጨመር ደግሞ ኢኮኖሚው መቀዛቀዝና የስራ አጥነት መጨመር፣ ጂዲፒው መቀነስ ወይም ኢኮኖሚ ግሮዝ መቀነስ ሊከሰት ይችላል ማለት ነው። ዓለም አቀፍ ደረጃ ስንሄድ ደግሞ ለምሳሌ ኢራን ላይ ያለው ኮንፍሊክት የነዳጅ አቅርቦትን በከፍተኛ ደረጃ ቀንሶታል። ይህ ደግሞ ፕሮዳክሽን ኮስት የምንለውን ወይም የአቅርቦት ወይም የሰፕላይ ኮስቱን ይጨምረዋል ማለት ነው። ለምሳሌ ብዙ እቃ ከቻይና እናመጣለን፣ እንዲሁም ከተለያዩ ኤዥያ ሀገሮችም ወይም ከተለያዩ ዓለም አቀፍ ሀገሮች የምናመጣቸው እቃዎች ኮስት ኦፍ ፕሮዳክሽናቸው ከጨመረ ዋጋቸው ይጨምራል ማለት ነው። እዛ የሚልኩልን ሀገሮች ደግሞ ያን ዋጋ ይጨምሩታል። ያ ደግሞ እኛ ላይ ቀጥተኛ ተጽዕኖ ይፈጥራል ማለት ነው። ዮናታንም እንደጠቀሰው እንግዲህ እነዚህ ነገሮች ከኛ ቁጥጥር ውጭ ወይም ሚድል ፓወር እንደመሆኑ አውስትራሊያ ከኛ ቁጥጥር ውጭ በተወሰነ ደረጃ የወጣ ነው። እንግዲህ እነዚህ ነገሮች ምናልባት የሚቆሙበት መንገድ ከተፈጠረ ኦፍኮርስ አሁን ያልናቸው ነገሮች በሙሉ አይፈጠሩም ማለት ነው። የፊውል ሰፕላይ ከጨመረ የጥሬ እቃዎች አቅርቦት ይቀንሳል ማለት ነው። እንደዛ ከሆነ ደግሞ ብዙ እቃ በርካሽ ወደ ሀገር

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ከዶክተር ዮናታን ድንቁ በአውስትራሊያ ብሔራዊ ዩኒቨርሲቲ የመጣኔ ሀብት መምህርና ተመራማሪ ዶክተር ደሴ ቻርቆ በአድላይድ ዩኒቨርሲቲ የመጣኔ ሀብት መምህርና ተመራማሪ ጋር በቀዳሚው የውይይት መድረክ ክፍለ ዝግጅታችን የዘንድሮን የ2026 ዓመታዊ የፌደራል በጀት አስመልክተን በጥቅል አተያይ የኑሮ ውድነት የአውስትራሊያ ምጣኔ ሀብት ስክነት ጉዞ ውጥንና የውጭ አሉታዊ ተጽዕኖዎች ጎጂ ጎኖችን አንስተን ተወያይተናል። የበጀቱን ትሩፋቶችና እንከኖች ነቅሰው አስረድተዋል። ወደ ቀጣዩ ክፍለ ዝግጅታችን ያመራ ነው እንዲህ ነው።
2: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
1: ዶክተር ዮናታን የበጅሮን ዶይም ትሬጀረር ጂም ቻልመርስን በጀት ተከትሎ የተቃዋሚ ቡድን መሪ አንግስ ቴለር በበኩላቸው ከሳቸው ቀጥሎ ሐሙስ ዕለት ተለብዷይ በሆነ መልኩ ፓርላማ ውስጥ ምላሽ የበጀት አማራጭ ሐሳብ አቅርበዋል። ዋነኛ ትኩረታቸው በተለይ በታክስና የፍልሰተኞች ፖሊሲ ላይ ነው። ተቃዋሚ ቡድን መሪውን የታክስ አማራጮች በምን መልኩ ያዩታል? በተለይ በአሁኑ ወቅት አንድት ጎልቶ ሲነገር የነበረው ከቦንዳይ የጥቃት በኋላ ሶሻል ኮሂዥን ተዳግሞ የሚነሳ ቃል ነው። በአንድ በኩል ማህበረሰባዊው ስለያድርና ማግ እንዳይበጠስ ይነገራል። በሌላ በኩል ደግሞ ፍልሰተኞች ለብሔራዊ ጸጥታ አደገኛ እንደሚሆኑ፣ በሀገር ውስጥ የወንጀል ቁጥር ለመናር ምክንያት እንደሚሆኑ፣ መንገድ ላይ እንኳን ለትራፊክ መብዛት ከዛም አልፎ የሃይማኖት ጽንፈኝነትን ብሔራዊ ማንነት ላይ ሁሉ አደጋ ሊጥል ይችላል፣ የአውስትራሊያ ብሔራዊ ማንነት እየደበዘዘ እንዲሄድ ያደርጋል የሚል ተቃራኒ የሆኑ አታዮች ሰነዝራሉ። በተለይም በዋን ኔሽን እና በተቃዋሚ በኩል ይሄ አንዱ በፖሊሲ መልክ ተይዞ ያለ ነው። በሁለቱ ፓርቲዎች በኩል ቀኝ ክንፎች በኩል ባለፉ ክክር የተነሳ ይህ ምን ያህል አደገኛ ነው በአንድ በኩል፣ ሁለተኛስ ይህንን አያይዞ የታክስ ፖሊሲዎቹ ጋር ተጣምሮ እሳቸውን ንግግር በምን መልክ ነው የቃኙት?
3: አመሰግናለሁ ካሳሁን። ይህን የጠየቀኝ ጥያቄ መመለሴ በፊት ከፈቀድክልኝ ወደ ኋላ ሄጄ ቅድስና እዚህ አለማቀፍ ሁኔታው አውስትራሊያ ላይ ያለው ጫና እና የሁለታችንም መጥፎ ጎኑን ነው አጉልተን የተናገርን። በእርግጥ እውነታም ስለሆነ ነው፣ ሁላችንም እየኖርንበት ያለው እውነታም ስለሆነ ነው። መውጫ መንገዱም ከዛ ጠባብም ስለሆነ ማለት ዓለም አቀፋዊ ስለሆነ ችግሩ ዓለም አቀፋዊ መፍትሄ ስለሚሻ አውስትራሊያ ብቻዋን የምትወጣው ነገር እንደሌለ ስለተገነዘብ ነው ሁለታችንም አይ ቲንክ እዛ ላይ ትኩረት ያደረግን። ግን እንዲያው አንድ በጎ ጎኑ ምናልባት ሊሆን የሚችለው ብዬማስ ግሪን ኢኮኖሚውን በተለይ ደግሞ ይሄ ክሊን ኢነርጂ የሚባል ሁኔታ አለ። መቼም ሁላችንም እናውቃለን፣ ወደ ሃይድሮ ኤሌክትሪክ ሊሆን ይችላል ወይም ነፋስ ወይም ሶላር ኤነርጂ። በተለይ በነፋስና በሶላር ኤነርጂ አውስትራሊያ በጣም የታወቀች ነች፣ ብዙ ፖቴንሻል ያላት ሀገር ነች። እና እንደዚህ አይነት ክራይሲስ ምናልባት ወደዛ ትራንዚሽን የምናረግበትን ፍጥነት ሊጨምርልን ይችላል። እንደ አገርም ወይም ደግሞ ሌሎች አገሮችም የአውስትራሊያን ምቅ አቅም አይተው ምናልባት ኢንቨስት ሊያደርጉ ይችላሉ። እና ወደዛ አቅጣጫ ከተሄደ በጎ የሆነም ተጽዕኖ ሊኖረው እንደሚችል እሱ እንዲሁ ማስመር ፈልጌ ነው። ወደዚህ ወደ ተቃዋሚ ፓርቲው የበጀት ቀመር ስንመለስ በመሰረቱ ብዙ ጊዜ የተለመደው በጀት በአብዛኛው ኢኮኖሚ ተኮር እንደሆነ መንግስትም ይሁን ተቃዋሚው ኢኮኖሚውን እንዴት አድርጌ አስተካክላለሁ፣ የኢኮኖሚው ችግር ምንድን ነው፣ መፍትሄዎችስ ምንድን ናቸው ተብሎ በዛ የሚቃኝ ነው በአብዛኛው። ግን ትንሽ ባልተለመደ መልኩ የዘንድሮ በጀት ተቃዋሚው ፓርቲ እና መንግስትን እያስተዳደረው ፓርቲ ምን አይነት ላቸው ለአውስትራሊያና ለአውስትራሊያውያን ያየንበት ጭምር ነው። በአንድ በኩል መንግስት ስደተኞችን ወይም ከውጭ የሚመጡ የማህበረሰብ አባላትን እንደ መፍትሄው አካል ለአውስትራሊያ አስተዋጽኦ የሚያደርጉ እንግዲህ ሁላችን የምናውቀውን ይቻገር የተመሰረተችው በመጤው

0: ሰዎች ነው ለኢኮኖሚው አስተዋጽኦ እንደሚያደርጉ ትራዲሽናሊ የሚታሰበው እንደዛ ነው። በዚህ ሀገርም መተው ለሚያደርጉት አስተዋጽኦ ንም ለማድረግ በሚዘጋጁበት ወቅት ለሚያስፈልጋቸው የኑሮ መደላድ ብዙ በጀት በጅቷል መንግስት። ቋንቋ የማሰልጠን የዘኛ ቋንቋ በተለይ ተኮር የሆኑ በጀቶችን ከመበጀት አገራቸው ተምረው የመጡትን ወይም ከዘገራቸው ዞት የመጡትን የትምህርት ኳሊፊኬሽን ሰርቲፋይ ማድረግ ሂደትን እስከ ማስተካከል ድረስ የሚሄድ ብዙ ነገር አድርጓል። በተቃራኒው ግን የተቃዋሚ ፓርቲው ከውጭ የሚመጡ የማህበረሰብ ክፍል አባላትን እንደ ችግር ምንጭ አድርጎ ነው የሳላቸው። ለችግሩ መፍትሄ ገሪቱ ላለችበት ችግር መፍትሄ ምን ቤትም ምጥራትንም በመቅረፍ በኩል ቢሆን ማለት ነው መፍትሄ የሚያመጡ ሳይሆን ሲመጡ ያለውን ስራ የሚወስዱ ሲመጡ ያለውን ቤት የሚሻሙ አድርጎ ነው ፔንት ያደረጋቸው። ለዛም ደግሞ የሚመጣው የህዝብ ቁጥር በየአመቱ አገሪቱ ውስጥ በሚሰራው የቤት ቁጥር እንዲሆን አድርጎ ነው ወሰነ። እነሴንስ ቤት ባይሰራ የሚመጣ ሰው የለም እንደማለት ነው ሊትራሊ ኮስተር ነው። ያ ማለት ሰው ባይመጣ አገሪቱ የሚያስፈልጋት የህክምና ባለሙያ የፀጉር ሰራ ባለሙያ ወይም ደግሞ ሾፌር ወይም ደግሞ አናጺ ግንበኛ ሊመጣ አይችልም እንደማለት ነው። ያን ይሃን የከውጭ የሚመጡ ማህበረሰብ አባላትን ጥቅም ባገሪቱ ያለውን ጥቅም ወይም ደግሞ ያላቸውን ማህበረሰባዊ ጠቀሜታ ከቁሳዊ ከሆነ ነገር ጋር አውርዶ የመደበ በጀት ነው ወይም ደግሞ በጀት አለ ነው። በርግጥ ይሄ ኢትስ ፖለቲካል ፐርስፔክቲቭ ስደተኞችን ውስጥ ለውስጥ በለዘበ ቋንቋ ይሉት የነበረውን ነገር በግልጽ አውጥተው ለስደተኞች ወይም ደግሞ ከውጭ ለሚመጡ ማህበረሰብ ክፍል አባላት ያላቸውን እይታ ያሳዩበት በጀት ነው ብዬ ነው ማሰበው። ያን ካልኩ ዘንድ ግን አንድ ጥሩ የሆነ ፕሮፖዛል አይቻለሁ በእነሱ በኩል። ለምሳሌ ግብርን ከዋጋ ግሽበት ጋር የማያያዝ ወይም ደግሞ ኢንዴክሲንግ ታክስ ብራኬት ዊዝ ኢንፍሌሽን ማለት ነው። ይሄ ቅድም ካለው የመንግስት ግብር ቅነሳ አካሄድ ጋር ሲታይ በእጅጉ የተሻለ ነው ይሄኛው ብዬ ነው ማስበው። ምክንያቱም ዞሮ ዞሮ የኑሮ ውድነቱ ከጨመረ ደሞዝ እንኳን ቢጨመርልን ወይም ገቢያችን ቢጨምር ፕራክቲካሊ ወይ ኑሯችን አልተሻሻለም፣ የመግዛት አቅማችን አልተሻሻለም፣ አንዳንዴም ሊቀንስ ይችላል። ግን እንደዚህ አይነት ኢንዴክሴሽን ከሌለ ብዙ ጊዜ ገቢያችን ሲጨምር የበለጠ ግብር ነው የምንከፍል። ሶ እነ ሴንስ ምንድን ነው? በኢንፍሌሽን ጊዜ ኢንፍሌሽን ይወስዳል፣ መንግስት እንደገና ከፍተኛ የሆነ የግብር ቋት ውስጥ አስገብቶ ተጨማሪ ግብር እንድንከፍል ያደርገናል ማለት ነው። እና የዛ ኮሙሌቲቭ ኢፌክት ብዙ ጊዜ ባይጨመርልን ኖሮ ከምንኖረው ኑሮ ያነሰ ኑሮ እንድንኖረው የሚያደርግ እና ያን የሚያስተካክል የግብር ቀመር ነው የቀመሩ። እኔ በዛ በኩል አይ ቲንክ ጥሩ ስራ ሰርተዋል ብዬ ማለት እፈልጋለሁ። ቴንክ ዩ
1: ዶክተር ደሴስ። በእርሶ በኩል በተለይ ይህንን የማህበራዊ ትስስሮሹን አስመልክቶ ከሶሻል ኮሄዥን አኳያ በአንድ ወገን ያንን ለመገንባት ጥረት ይደረጋል፣ በሌላ በኩል ደግሞ ከፖለቲካው አንጻር ደግሞ እንደዚሁ በፍልሰተኞችን ከሃይማኖት ጽንፈኝነት፣ ከቤት ጥበት፣ ከመንገድ ጥበት ከመሳሰሉት ጋር በተለይም ከጸጥታ አኳያና ከሽብርተኝነት ጋር የተያዙ ምስሎችን ለመሳል የሚሞክሩ ፖለቲከኞች አሉ። ያ በተለይ በዚህ በፍልሰተኛ ማህበረሰብ ዘንድ ምን የሚያሳድራቸው ስነ ልቦናዊ ተጽዕኖዎች አሉ? ያስ በዚሁ እየከረረ ከቀጠለ ወደፊት በተለይ የምርጫ ወቅቶች ሲቃረቡ ምን ያህል አስጊ ይሆናል? ወደ አንድነት ከማምጣት ይልቅ የማራራቅ ሁኔታዎች ሊከሰቱ አይችልም ወይ? ያስ ከሆነ ውጤቱ ምን ይሆናል የሚል ስጋት አለዎት? ከዛ ባሻገርስ ቀደም አሁን ዶክተር ዮናታን እንዳሉት ምን ትሩፋቶችስ አለው? ባለፈው የዓለም አቀፍ ክራይሲስን ተከትሎ አብሮ የመጡ ነገሮች በአንድ በኩል በተለይ ከግሪን ኢኮኖሚ አኳያ ያሳይታወቅ በአንድ ወር ውስጥ ባለፈው ማርች ውስጥ በአውስትራሊያ ታሪክ ታይቶ የማይታወቅ የኤሌክትሪክ መኪናዎች ተሸጠዋል። በእንግሊዝ ሀገር እንደዚሁ፣ በፈረንሳይ እንደዚሁ ከ20% በላይ በአንድ ወር ውስጥ ብቻ አዲስ መኪናዎች ተገዝተዋል፣ የሰሩት መኪናዎችን ሳይጨምር። ያ አንዳንድ ትርፋት ተቆጥሯል። እነኚህን አጠቃለው የእርሶ አታይ ምንድን ነው?
2: አመሰግናለሁ ካሳሁን። እንግዲህ ይሄ የፍልሰት ጥሩ

0: ኢኮኖሚው ላይም ሶሻል ኮሄዥኑ ላይም አሉታዊ ተጽዕኖ ያመጣል። ለምሳሌ ኢኮኖሚካሊ ስናየው የፍልሰት ቁጥጥር ሲደረግ ኢንፍራስትራክቸሩ ላይ የነበረው ፕሬሸር ይቀንሳል። ሃውር አክሰሰብል ይሆናል። ትምህርት ቤቶች፣ መንገዶች፣ ሆስፒታሎች ያለው ፍላጎት ይቀንሳል። ሶ ፕሬሸሩ ዛጋ ይቀንሳል። እሱ ያለው ምናልባት ጥቅም ሊሆን ይችላል። ግን ከነዚህ ውስጥ አይ ቲንክ ትልቁ የሃውሲንግ ጉዳይ ይመስለኛል። መንግስት ወይም የሌበር ፓርቲ በዋናነት ትኩረት ያደረገው ሰፕላይን መጨመር፣ በተለይ ደግሞ ለፈርስት ሆም ባየርስ ለሚባሉት ሰፕላይን መጨመር ነው ሞር። እና ይሄ አሁን ቅድም የጠቀስናቸው ካፒታል ጌን ታክስ ሊሆን ይችላል፣ እሱ ሪፎርም ወይም ኔጌቲቭ ጊሪንግ የሚባለው፣ እነዚህ በአጠቃላይ ሰፕላዩን መጨመር ወይም ደግሞ ከአንዱ ከኢንቨስተር ወደ ፈርስት ሆም ባየር እንትን ማለት ነው ሞር ፎከስ ያደረገው የገቨርንመንቱ። በተቃራኒው ተቃዋሚ ፓርቲዎች ኢሚግራንት ላይ ዋና ችግር እንደሆነ፣ ኢሚግሬሽን ብቻ አይደለም ይህንን ችግር የፈጠረው፣ ከዛ ይልቅ ለምሳሌ ኮንስትራክሽን ኮስት አለ። የኮንስትራክሽን ኮስት መጨመር ኦፍኮርስ ሰፕላይን ይቀንሳል። ካሽሬቱን ሲጨምር በተለያዩ ዓለም አቀፍ ክራይሲሶች ምክንያት ሃውሲንግ ማርኬቱ ላይ ኢፌክት አለው። እንዲሁም ደግሞ ለምሳሌ የሰው ኃይል እጥረት፣ ብዙ ጊዜ ፍልሰተኞችን ቁጥጥር በምናደርግበት ጊዜ የሰው ኃይል እጥረት ይፈጠራል። ይሄ በኮንስትራክሽን ሴክተሩ እንዲሁም በሌሎች ሴክተሮች ላይ ከፍተኛ ተጽዕኖ ያመጣል። ሶ ዮናታን እንዳለው ኢኮኖሚካሊ በጣም ብዙ ተጽዕኖ ይፈጥራል ማለት ነው። ስለዚህ ሁሉን ነገር ወደ ስደተኞች ከማድረግ የሃውሲንግ ማርኬቱ ላይ በእኔ እምነት ከፍተኛ ችግር ያለው ሰፕላይ ላይ ነው። ሰፕላይ ላይ ስናይ ከመንግስት ይልቅ ሞር ተቃዋሚዎች የተሻለ ፕላን ያላቸው ይመስላል። እስከ 400,000 አዲስ ቤቶችን የመስራት እቅድ ነው ያላቸው። በተቃራኒው መንግስት እስከ 65,000 ቤቶችን እስከ 75,000 ቤቶችን ደግሞ ከኢንቨስተሮች ወደ ፈርስት ሆም ባየር ትራንስፈር የማድረግ እቅድ ነው ያላቸው። ሶ ትልቁ ችግር ሰፕላይ ነው እንጂ ስደተኛ መብዛት እና ስደተኛን በመቆጣጠር ብቻ ችግሩን መፍታት አይመስለኝም። ሜቢ ስሞል ኮንትሪቢሽን ሊኖረው ይችላል፣ ግን ትልቁ ችግር ሌሎች ስትራክቸራል ችግሮች ናቸው እና እነዚህ በቀጠሉ ቁጥር በተለይ በተቃዋሚዎች በኩል የሚደረጉት ፖሊሲዎች ትንሽ ፈርስት ክላስ እና ሰከንድ ክላስ ሲቲዝን የሚባል ክላስ እስከ መፍጠር፣ ያ ደግሞ ሶሻል ኮሄዥኑን ከማበላሸት አንጻር ከፍተኛ ተጽዕኖ ነው የሚፈጥረው ማለት ነው። ስለዚህ እነዚህ ነገሮች ኤሌክትሪክ መኪና በተመለከተ የተነሳው እንግዲህ ይሄ አንድ ጥሩ ነገር ነው። ምክንያቱም ፊውል ትልቅ ኢንፑት ነው፣ ለተለያዩ ነገሮች ኢንፑት ነው። ሶ ከዛ የምንወጣበት መንገድ ከተፈጠረ ኢኮኖሚክ ክራይሲሱን በመቀነስ ደረጃ ከፍተኛ ሚና እንደሚጫወቱ ነው የሚገባኝ። ዮናታን እንደጠቀሰው አውስትራሊያ ብዙ ክሊን ኢነርጂ እምቅ ሀብት ያላት ነች። የፀሐይ ብርሃን ሊሆን ይችላል፣ እንዲሁም ሌሎች እንደ ሃይድሮጅን ያሉ ክሊን ሶርስስ ኦፍ ኢነርጂ ላይ ትልቅ ሀይል አለ፣ ትልቅ እምቅ ሀይል አለ። ሶ እሱን በመጠቀም ከነዳጅ ጥገኝነት የምንላቀቅበትን መንገድ ወይም አትሊስት የሚቀንስበትን መንገድ በመፍጠር ኢኮኖሚው ላይ ያለውን ኑሮ ውድነት ቀነስ ደረጃ ትልቅ ሚና ይጫወታሉ ብዬ ነው ማምነው። ከሳው
1: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
2: ዶክተር ደሴ ደጋግሞ አሁንም ቀደም ሲልም እንደዚሁ በተለይ የዚህ የኔጌቲቭ ግሪንግ እና ካፒታል ጌንስ ታክስን ሲጂቲ ደጋግሞ አንስተዋል። ለምን በተራ በተራ ከቃሉ ከኔጌቲቭ ግሪንግ ማለት ምን ማለት ነው? ካፒታል ጌንስ ታክስስ ምን ማለት ነው? ከበጀቱ ጋር በተያያዘ መልክስ የሚኖረው በአንድ በኩል አዎንታዊ፣ በሌላ በኩል አሉታዊ ተጽዕኖዎች ምን ይሆናሉ? ምክንያቱም እንደ ተመልካቹ ለሚለያይ የዚህ አስተዋጽኦ።
0: አመሰግናለሁ ካሳሁን። ከካፒታል ጌን ታክስ የሚባለው ምንድን ነው? ለምሳሌ አንድ ኢንቨስተር አንድ ቤት ገዝቶ ለምሳሌ የገዛንበት ዋጋው 500,000 ሊሆን ይችላል። ያንን ቤት ለ12 ወር ኦውን አድርጎት ከዛ በኋላ ቢሸጠው ለምሳሌ 600,000 ቢሸጠው ትርፉ 100,000 ነው ማለት ነው። ሶ ይሄ ካፒታል ጌን ታክስ ዲስካውንት የሚባለው ምንድን ነው? ኢንቨስተሮችን ለማበረታታት ሲባል 50% ብቻ ታክስ እንዲደረግ፣ ቀሪው 50% ግን ታክስ አይደረግም ማለት ነው። ያ ለኢንቨስተሮቹ በጣም ጥሩ ነው። ሶ ረጅም ጊዜ የቆየ የመንግስት ፖሊሲ ነው ይሄ። ሶ ያ መኖሩ ኢንቨስትመንትን እንዲጨምር፣ በተለይ ሃውሲንግ ሰፕላይ ላይ እንዲጨምር ታስቦ የተደረገ ነገር ነው። ሞር ኢንቨስተሮችን ማበረታታት ነው። ነገር ግን ይሄ የፈጠረው አንዱ ትልቁ

0: ችግር ምንድን ነው? ፈንድ ባየሮቹ ከሃውሲንግ ማርኬቱ እንዲወጡ ነው የተደረጉት። ምክንያቱም ኢንቨስተሮቹ የተሻለ አቅም አላቸው፣ እንደገና እነዚህ ኢንሴንቲቮች ስላላቸው ጄኔሬሽናል ጋፕ ተፈጠረ ማለት ነው። ሶ አሁን የሌበር ፓርቲ ወይም መንግስት የወሰደው የበጀት ለውጥ ላይ እነዚህን ሪፎርም የማድረግ ከዛ ይልቅ ኢንፍሌሽን ቤዝድ ካፒታል ጌን ታክስ ኢንትሮዲውስ እንዲሆን ነው የታቀደው። አይ ቲንክ ከአንድ ዓመት በኋላ ይመስለኛል የተጀመረው። ሶ ይሄ ባጭሩ የቤት ባለቤት የሆኑ ኢንቨስተሮችን ወይም ሼር ሆልደሮች ሊሆኑ ይችላሉ፣ የተለያዩ ኢንቨስትመንት አክቲቪቲ ላይ የተሰማሩ ሰዎችን ዲስከሬጅ ያደርጋል በተወሰነ ደረጃ። ሶ ፈርስት ሆም ባየር ወይም መጀመሪያ ቤት የሚገዙ ሰዎችን ግን ሞር ኢንካሬጅ ያደርጋል ማለት ነው። ሶ ይሄ ነው ካፒታል ጌን ታክስ የሚባለው። ኔጌቲቭ ጊሪንግ የሚባለው ደግሞ ይህንም በኤግዛምፕል ብገልጸው፣ ለምሳሌ አንድ ሰው 100,000 ቤት ሸጦ አሚን ገዝቶ ለምሳሌ 90,000 ቢሸጠው 10,000 ዋጋው ይቀንሳል ማለት ነው፣ ይረክሳል ወይም ይከስራል ማለት ነው። ሶ ያንን 10,000 ምን ማድረግ ይችላሉ ኢንቨስተሮቹ? ሌላው ኢንካም ታክሳቸው ላይ ይጨምሩትና ያ እንዲቀንስ 10,000 እንዲቀንስ የማድረግ ሶ ሌላ ኢንካም ታክስ መንግስት የሚያገኝ የነበረውን በኔጌቲቭ ጊሪንጉ እንዲቀንስና ዛት ሚንስ ኢንቨስተሮቹ የተሻለ ተጠቃሚ እንዲሆኑ የሚያደርግ ነው። ሶ ሁለቱም ካፒታል ጌን ታክስም ኔጌቲቭ ጊሪንጉም ሞር ኢንቨስትመንትን የሚያበረታታ ፖሊሲ ነው የነበሩት። ሶ እነዚህ ከረጅም ጊዜ በኋላ ሪፎርም የተደረጉት በተለይ ኔጌቲቭ ጊሪንግ የሚባለው ከኒው ሆም ውጭ ሌሎች እንትኖች ላይ አቦሊሽ ተደርጓል። ሶ እነዚህ ነገሮች እንግዲህ ፈርስት ሆም ባየሮችን ያበረታታሉ ተብሎ ነው የሚታሰበው። በተቃራኒው ኢንቨስትመንትን ይቀንሳል። አንዱ ያለው በተለያዩ ሰዎች የሚነሳው ምንድን ነው፣ ምናልባት ይሄ ሰፕላይ ሊቀንስ ይችላል። አንዱ ኮንሰርን እሱ ነው። በተጨማሪ ደግሞ ተከራዮች፣ ምክንያቱም ድሮ ኢንቨስተሮች በእነዚህ በኩል ያገኙት የነበረውን ጥቅም ስላጡ ተከራዮች ላይ ሊጨምር ይችላል። ተከራዮች ትንሽ ተጎጂ ሊሆኑ ይችላሉ በዚህ ፖሊሲ የሚል ትንሽ ፍራች አለ። እነዚህ ናቸው ያላቸው ተጽዕኖ።
1: ዶክተር ዮናታንስ፣ በተለይ ይሄ ከኢትዮጵያውያን ወጣቶች አኳያ አንዱም የዚህ ለውጥ ያስፈለገበት በመንግስት በኩል የኔጌቲቭ ጊሪንግ እና ካፒታል ጌንስ ታክስ የቤቶች ግንባታና ወይም ግዢዎች በተለይም ደግሞ ለመጀመሪያ ጊዜ ቤት ገዢ ለሆኑ ወጣቶች ቀላል መንገድ እና በአቅም መጣኝ የሆኑ ቤቶችን እንዲያገኙ ለማስቻል ነው የሚል አለ። ዝቅተኛ ገቢ ካላቸው ቤተሰቦች የተወለዱ ልጆች በወርስም ሆነ በሌላ ለማግኘት የሚችሏቸው ነገሮች እንዲ የዛኑ ያህል ዝቅተኛ ነው ኑሯቸውም ከሌሎቹ አንጻር አኳያ በወርስና በሌሎች የሚያገኙት ነገር በጣም አናሳ በመሆኑ በተለይ እንደ ኢትዮጵያውያን ማህበረሰብ አባላት ላሉ ወጣቶች ህይወታቸው ምን ያህል የከበደ ሊሆን ይችላል? የዚህ አይነቱ የታክስ ውሳኔስ ምን ያህል ሊያቀልላቸው ይችላል የሚል አታያሉት?
2: ካፒታል ጌይን ታክስ ሆነ ኔጌቲቭ ጊሪንግ እንዴት ኦፕሬት እንደሚያደርጉ ደሴ ነግሮናል። በመሰረቱ ኢኩዊቲን የምናስብ ከሆነ እንደዚህ አይነት ፕሮግራሞች more upward wealth accumulation ነው የሚደግፉት። ሶ ቀድሞ ገበያ ውስጥ ለገባ ቀድሞ ቤት ለያዘ ነው ጥቅማቸው በአብዛኛው። እና የኢትዮጵያን ኮሚኒቲ ስፔሲፊካሊ ወይም ደግሞ በአጠቃላይ ከውጭ አገር የሚመጣውን ለኑሮ ማህበረሰብ ካየን ግን ይህ ነው የሚባል የኢኮኖሚ እና ማህበራዊ መደላድል እነዚህ አይነት ጥቅሞችን ለማግኘት የሚያስችል መደላድል የለውም። ሶ በአብዛኛው ከገበያው ጋር ነው ማለት ነው የሚፋጠጠው። ኢን ሴንስ በኔጌቲቭ ግሪንግ ወይም ደግሞ በካፒታል ጌን ታክስ ቤነፊት የሚደጎሙ ባለሀብቶች ጋር ኦክሽን እንቀርባለን ቤት ለመግዛት። ሶ ኦብቪየስሊ ያለው አድቫንቴጅ ግልጽ ነው። እና እንደው ቀለል አድርገን ካየ ነው የመንግስት አካሄድ ጥሩ ነው ብዬ ነው የማስበው ለወጣቱ። ምክንያቱም እንደዚህ አይነት ሀብት ያላቸው ሰዎች ቀድመው ጥሩ ዋጋ ኦፈር በማድረግ ወይም ደግሞ ከገበያው ያለውን የዋጋ ጫና ወደ ተከራዮች ወይም ደግሞ ወደ ታክስ በማዘዋወር የሚኖራቸውን አድቫንቴጅ ሙሉ በሙሉ ያነሳ ነው። ስለዚህ ወጣቶች ገንዘብ ማጠራቀም ከቻሉ፣ መስራት ከቻሉ ሌትሰይ አቅርቦት ባለበት ቢቀጥል ነው። አሁን አቅርቦት ሊቀንስ ይችላል ላይቀንስ ይችላል። እነዚህ እንግዲህ ሰፊ የሆኑ ስትራክቸራል የሆኑ ኢሹዎች አሉ። መንግስትም ተቃዋሚዎችም በየአመቱ ይህን እናደርጋለን ወይም በየበጀቱ ይህን እናደርጋለን እያሉ የሚሏቸው ነገሮች አሉ። ግን ብዙ

0: እንደምናምሽታችኋል አድማጮቻችን። ለሰኞ ምሽት ያላችሁን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በትግራይ ክልል ወቅታዊ ጉዳይ ላይ የባለሙያዎች ሐሳብ።
1: በእኔ እምነት ጦርነቱ ተጀምሯል። ያው ተኩስ ይጀምራል ሚለው ነው እንጂ የጦርነቱ ተጀምሯል ኦሬዲ በእኔ ሳቢ።
0: ፕሬዝዳንት ኢሳያስ አፈወርቂ ስለ ትራምፕና ስለ ኢትዮጵያ ምን አሉ? ስለ ጽምዶም ያሉት ነገር አለ?
2: የኤርትራ ህዝብ ማቀው ተነስቶልናን ምናምን ብሎ ድክስ ላይ እንዳትገቡ፣ ገና ጉዳዩ ኦፊሻሊ ምንም የተባለ ነገር የለም። ይህን ለማሳሰብ ነበር የተናገሩት ሊባል ይችላል።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ቀድሞውንም ፈተናዎች የነበሩበትን የፕሪቶሪያ ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነውም እስካሁን ከፌደራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ሚያዝያ 30 2018 ዓ.ም ተመረጥ ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ እንደሆነ የገለጹት ሌተናንት ጄኔራል ታደሰ ወረደ ከዚያ ለት በኋላ ድምጻቸው አልተሰማም። ስልጣኑን የተቆጣጠረው የህወሓት ሊቀመንበር ያዋቀሩት ካቢኔ ባንጻሩ ክልላዊ ውሳኔዎችን ያሳለፈ ቀጥሏል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውላል ለየም። ሁኔታው ባለበት ይቀጥላል ወይስ ፌደራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓት ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ? እነዚህን አራት ቢሆኖች በተመለከተ ቢቢሲ ሁለት ባለሙያዎችን አነጋግሯል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ ብዙ እንደማይዘልቅ ያምናሉ።
1: ሰላምም ጦርነትም ባልሆነ ሁኔታ የመቀጠል ድሉ ዝቅተኛ ይመስለኛል። ለኔ መሰረታዊ ነገሮች ይቀየራሉ ብዬ አስባለሁኝ። በተለይ ፌደራል መንግስቱ አሁን ለትግራይ የሚሰጠው በጀትም ቢቀንስም እንኳን በጀት በተወሰነ ደረጃ እንደሚንቀሳቀስ እናውቃለን። ነዳጅ እና የተለያዩ መሰረታዊ የሚባሉ እቃዎችም ደግሞ ገደብ ቢኖርም እንኳን እንደሚገቡ እናውቃለን። እና ፌደራል መንግስቱ የኔ ያቋቋምኩት እውቅና የሚሰጠው ጊዜያዊ አስተዳደሩ ነው ብሎ ካለ እና ያ ከፈረሰ በተለይ እንዳልኩ በበጀት እና በሌሎች ዋና ዋና በሚባሉ እቃዎች ላይ ያለውን ቁጥጥር በጣም የሚያሰፋው ይመስለኛል። አንድ እሱ ነው። ሁለተኛ ደግሞ እንዳልኩ በተለይ በህወሓት በኩል ይህንን አይነት እርምጃ

0: የወሰዱት ነገሮች መለወጥ አለባቸው ከሚል እሳቤ ነው። ያ ማለት ጫና ውስጥ ናቸው፣ ራሳቸውም ግፊት ውስጥ ያደርጉታል ማድረግ ማለት ነው። አንድ እርምጃ መውሰድ ይኖርባቸዋል እና ከዛ አንጻር ወደ ችግር ውስጥ በፌዴራል መንግስቱም በዛም በኩል ውስጥ ችግር ውስጥ የመግባት እድሉ ሰፊ ነው። ሌላ ነገር ችግር ያመጣል ብዬ አስባለሁ እና በራ አሁን ያለው ሁኔታ ያው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ሰስተናብል ነው ብዬ አላስብም።
1: የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ በበኩላቸው አሁን ያለው ሁኔታ እስከ መቼ ይቀጥላል የሚለው በሁኔታዎች እንደሚወሰን ይገልጻሉ።
2: አንድ፣ ምክር ቤቱ መስከረም ነው የሚጀምረው አዲሱ ምክር ቤት። ሁለተኛ፣ በመሀል ክረምት አለ። እነዚህ ሁሉ ታሳቢ አድርጎ ወራትም ሊቆይ ይችላል ብዬ አምናለሁ። ይሄ በጀት ከልክሎ የፈለገው ነገር እስቲ የሚያደርጉትን አያሉ የሚለው ከሆነ የሚሄድበት መንገድ እሱ አመታትም ሊቀጥል ይችላል። በመሀል የትግራይ ሁኔታ ገቢው ከየት ነው የሚሰበስበው? እንዴት ነው የሚሰበስበው? ከፌደራል ጋር ያለው ግንኙነት ለአንዴና ለመጨረሻ ሊቆራረጥ ነው ወይ የሚሉ ብዙ ነገሮች የሚሆኑበት እድል አለ። እኔ ግን የሚመስለኝ ያው እርምጃ ይወስዳል። የሚወስደው እርምጃ ግን ለተቀረው የኢትዮጵያ ክፍልም መልእክት በሚያስተላልፍ መልኩ ወይም ደግሞ እሱን የሚያዳክም ነገር እንዳይሆንበት መጥኖ በሳምንታት ይወስዳል ብዬ ነው የማስበው።
1: በጊዜው ላይ እርግጠኛ ባይሆኑም ዶክተር አደምም ሆነ ዶክተር ጌታቸው አንዳች ግጭት መነሳቱ አይቀሬ መሆኑን ይገምታሉ። ዶክተር አደም ፌዴራል መንግስቱ ወደ ጦርነት ሳይገባ በተለይ በጀትን በመያዝ ብዙ ጫና ማሳደር እንደሚችል ያምናሉ። በአንጻሩ በትግራይ ክልል ያለው የበጀትና ሌሎች ጥያቄዎች የተወሳሰበ መሆኑን የሚያስረዱት ዶክተር አደም የመጀመሪያውን ጥይት የመተኮስ ከፍተኛው ጫና ያለው ህወሓት ጋር ነው ብለው ያምናሉ።
0: በእኔ እምነት ጦርነቱ ተጀምሯል። ያው ተኩስ ይጀመራል የሚለው ነው እንጂ ጦርነቱ ተጀምሯል ኦልሬዲ። በእኔ ሳቤ ግን ወደ ለየለት ተኩስ ውስጥ ይገባል የሚለው ነው። የዛም ደግሞ ባለፈውም እንዳየ ነው በአንድ ጊዜ የሚመጣ ሳይሆን አንዱ የሚወስደው እርምጃ ሌላኛው መልስ ሲሰጥ አድጎ አድጎ የሚጨምርና ከተወሰነ ደረጃ ላይ ከቁጥር ውጭ የሚወጣ የሚሆነው እና ወደ ግጭት የመግባታችን እድላችን አሁን ያለው ሰላምም ግጭትም ያልሆነ ሁኔታ ከመሆኑ የበለጠ የጨመረ ይመስለኛል። በህወሓት በኩል አሁን ባለው ሁኔታ መቀጠል ለነሱ ከባድ ነው። ይህን ትልቅ አሁን የወሰዱትን እርምጃ የሚወሰዱት ለዛም ይመስለኛል። በቆየን ቁጥር ጫና እየበዛብን፣ እርስ በርሳችን እየተለያየን፣ እንደ ትግራይም እንደ ህወሓትም እየተሰባበርን እንሄዳለን የሚል በድምድሚያ ውስጥ የደረሱ ይመስለኛል እና ባለው ሁኔታ መቀጠል አይችሉም። ያ ማለት እነሱ አሁን ለዚህ ላሰብንበት እኛ ይሄንን ሁሉ የወሰድነው ይህን እርምጃ የወሰድነው የክልሉን ድንበር እናስመልሳለን፣ የተፈናቀሉ ሰዎችን እንመልሳለን፣ ኢኮኖሚ ፍትህ ላይ መቅረብ ያለባቸው ፍትህ እናቀርባለን በሚል በመሆኑ እንግዲህ ጦርነቱ ቅዳል እንዳልኩ በእኔ እምነት ጀምሯል። ያው ቀድሞ ማን ይተኩሳል የሚለውን ህወሓት የመተኮስ እድሉ ሰፊ ነው ካለው ሁኔታ አንጻር ማለት ነው። ያንን ለመቀነስም ምናልባት የፌዴራል መንግስቱ ለውጥ ቢኖርም በጀቱን ምኑንም ሊቀጥል ይችላል። ግን ያ ደግሞ ከህገ መንግስት አንጻር ከፍተኛ የሆነ ዳይለማ ውስጥ ያስገባዋል ፌዴራል መንግስቱ።
1: ዶክተር ጌታቸው ደግሞ የተለየ ሀሳብ ነው ያላቸው። ህወሓት ወታደራዊ እርምጃ ይወስዳል ብዬ አላምንም የሚሉት የፖለቲካ ተንታኙ ምክንያታቸውን እንዲህ ያብራራሉ።
2: እኔ የሆነ እርምጃ ወታደር እርምጃ ይወስዳሉ ብዬ አላምንም። ይህም ካለመፈለግ ሳይሆን ምናልባት ፕራግማቲክ ከመሆን አንጻር አይወስዱም ብዬ ነው ምናምን። ይህን የምንበት ምክንያት እንደሚታወቀው የአስመራው መንግስት እዚያው ምዕራብ ትግራይ በተመለከተ በፍጹም አሁን ትግራይ ምዕራብ ትግራይ ተመልሶ ከሱዳን ጋር ተገናኝቶ የሚለውን ሴናሪዮ የሚፈልገው ሴናሪዮ አይደለም አስመራም። ስለዚህ እዚህ ላይ ምናልባት አሁንም የሁሉ ችግር ተፈጥሮ በአዲስ አበባና በአስመራ መካከል የሚያስማማቸው አቋሞት አንዱ ይሄ ይመስለኛል። ስለዚህ እስካሁንም ያለኝ እኔ መረጃዎች በፊት ራሱ ይህንን እንዳታስቡት አይነት የሚል ከአስመራ የሚነገራቸው ወታደራዊ መሪዎች እንዳሉ የትግራይ መሪዎች ማለት ነው ነው ያለኝ መረጃ። ሁለተኛ ደግሞ እንዳልኩት ከትንተናም አንጻር ወደ ሱዳን ተገናኝቶ ከአስመራ ጋር ያለው ግንኙነት ዋጋ ማሳጣት ወይም መቀነስ አይፈልግም። ስለዚህ ይህንን ደግሞ እነሱ ሻዕቢያ የፈለገውን ይበል እኛ ይህን እናደርጋለን ብለው የሚሄዱ አይመስለኝም። ለምን ፕራክቲካሊ አሁን ከ

0: አዲስ አበባም የገቡበት ችግር አለ።
1: ችግራቸውን ለመቀነስ የሚፈልጉ ይመስለኛል።
0: ይሄ ነው አንዱ። ሁለተኛው አሁን እንዳልኩት እስከምን ድረስ ይሄዳል የምናየው ሆኖ አስመራና አዲስ አበባ በጣም እየተቀራረቡ ነው። አሜሪካ መንግስት በኩል የሚደረጉ ጥረቶች አሉ። ይህ ቅርርብ ደግሞ አያውቁትም የህዋት ሰዎች አያነቡትም ብዬ አላስብም።
2: ሁለቱም ተንታኞች የለየለት ጦርነት ሳይጀመር ስምምነት ላይ ሊደረስ ይችላል የሚለውን ሙሉ በሙሉ ከግምት ውጪ ባያደርጉትም የመሆን እድሉ ጠባብ ነው የሚል ግምገማ አላቸው። ዘገባው ያማኑኤል ይልቃል ነው። 35ኛው የኤርትራ ነጻነት ቀን ትናንት እሁድ ግንቦት 24 ቀን ተከብሯል። በዓሉ በተከበረበት አስመራ ከነጻነት ጀምሮ ፕሬዝደንት ሆነው የቆዩት የ80 አመቱ ኢሳያስ አፈወርቂ ለ23 ደቂቃዎች ያህል ንግግር አድርገዋል። በአመት ውስጥ ለጥቂት ጊዜ ብቻ ለህዝባቸው ንግግር የሚያደርጉት ኢሳያስ ምን ምን ጉዳዮችን አነሳሱ ስንል የኤርትራና ምስራቅ አፍሪካ ፖለቲካ ጉዳዮች ተንታኝ አብዱራማን ሰኢድ አቡ ሐሺምን አነጋግረናል።
3: አንደኛው ኢንተርናሽናል ወርልድ ኦርደር ስለሱ ነበር ሲናገር የቆየው። እሱም የአሜሪካን ፖሊሲ በመተቸት ስለ አሜሪካ ጉድለቶችና ስለ ዓለም አቀፍ ፍትሐዊነት አለመኖር እየደጋገሙ ያወራሉ። ፕሬዚደንት ኢሳያስ በሀገር ውስጥ ሳይቀር ምንም አይነት ፍትሐዊነት እንደሌለ፣ የህግ በላይነት እንደሌለ ይታወቃል። ስለዚህ ኢቭን አነጋገራቸው ስለ ኢንተርናሽናል ኢንጀስቲስ ትክክልም ቢሆንም ግን ከእሳቸው ሲመጣ ተቀባይነት አይኖረውም። ምክንያቱም እሳቸው በሚቆጣጠሩት አገር ምንም አይነት የህግ በላይነት በሌለበት አገር በዓለም አቀፍ ደረጃ የህግ በላይነት የለም ተብሎ መናገር ብዙ ክሬዲቢሊቲ አይሰጥም ለማለት ነው። ሆኖም ግን ፕሬዚደንት ኢሳያስ ባደረጉት ኢንተርቪውን ንግግሮች አሜሪካን መተቸት እና ስለ ኢንተርናሽናል ኢንጀስቲስ ማውራት አንድ አመል አድርገውታል ማለት ነው። ሁለተኛው ግን ዋና ሆኖ የታየኝ የቀይ ባህር የጸጥታ ጉዳይ በቀይ ባህር ሀገራት የሚታወስ የራሳቸው የኮሌክቲቭ ሴኪሪቲ ስለ ቀይ ባህር መነሳትና ማስፈጸም እንደሚችሉና እንዳለባቸው አስምረውበታል። በዚህ ላይም የውጭ አጋዥን ይሁን ሌላም እንደማያስፈልጋቸው ነው ያወሩት።

የመከላከያ ሰራዊት የራሱ የሆነ ባጀትና ክፍያ ምናምን የሚያገኝ ሰራዊቱና ወታደር አይደለም ያለው እዛ። የነዚህም ቁጣ ስለሚረዳቸው እሱን ቁጣውን ለማስነፈስ እንደዚህ አይነት ውለታዎች እንደዚህ እናደርጋለን እያሉ ይናገራሉ። ከዛ በሚቀጥለው አመት ደግሞ አይ እንደዚህ አጋጥሞን የውጭ ሀገሮች ጣልቃ ገቢነት ወይም ደግሞ በኢንተርናሽናል ኮንስፐሬሲ የፈለ

0: የወጣቱ ቁጣ ለመገደብና ተስፋ አድርጎ ሜቢ በሚመጣው ዓመት ይስተካከልልኛል፣ ሁኔታዎች ይሻሉልኛል ለማለት የሚገፋፋ ሆኖ ነው የሚቀርበው። በዚህ ምክንያት አሁንም ብዙ አዲስ ነገር የተባለ ነገር የለም። እንቅፋቶች እንዳሉ ያምኑና ግን ችግር የለም፣ እኛ እየታገልነን እንቅፋቶቹን ተሻግረን ለሀገሪቱ በኢንዱስትሪና ወደ ብልጽግና መንገድ ለመውሰድ ምናምን ይላሉ። እዚህ ግን አንድ ቃል ተጠቅመዋል፣ ቅሰን የምትባል ቃል። እቺ ቅሰን ደግሞ በትግርኛ ምን ማለት ነው? አንዱን ሰው ትንሽ በሆነ ነገር ስጋት ሲኖረው አይዞ እንደማለት ነው። አይዞ እኔ ያለሁልህ፣ ምንም አትፍራ ለማለት ነው። ቅሰን ስትባል አንድ ቃል ሆና ግን ትልቅ ሚና ነው ያላት። ይህች እንግዲህ በምን ኮንቴክስት ነው ያመጣት? በሶስተኛው ካታጎሪ ሆና ግን አደናቃፊ ኃይሎች ቢኖሩም በአቅራቢያችን በዚህ ላይ የሆነ ተንታኝ ሊለው የሚችለው ኢትዮጵያን ታርጌት ያደረገው እና በኢትዮጵያ በኩል ኦፍኮርስ በቦሌም በባሌም ባህር ኃይል አድርገናል ምን እያሉ ምንም እንትን ማስፈራሪያ ንግግሮች ይወጣሉ። ከአዲስ አበባ እንግዲህ ከወታደራዊ ኃላፊዎች እና ከሚኒስትሮቹ ከዲፕሎማቶቹም ከጠቅላይ ሚኒስትሩም እና ለህዝቡ ምንድን ነው እያለው ያሉ አትፍራ፣ በዚህ ነገር ቅሰን ማለት ስጋት አይኑር፣ ዊ አር ሬዲ እና መመከት እንችላለን ለማለት ነው። እችን ቃል እዛው ላይ ያስገብተዋታል እና መልእክቷም ደግሞ ምንድነው ለኤርትራ ህዝብ በኢትዮጵያ በኩል ለሚመጣው የሆነ አይነት ጥቃት የመመከትና የማሸነፍ አቅም እንዳለው ለማሳወቅ ተብሎ እንደ መልእክት አድርጎ አስተላልፎበታል በዚህ ንግግራቸው ላይ።
1: አቡ ሀሺም፣ ከዚህ በተጨማሪ ከጽምዶ ጋር የተያዘ ከህወሀት ጋር የተያዘ ወይ ደግሞ ከብልጽግና ፓርቲ ጋር የተያዘ ወይም ወደዛ የሚያመላክት የተናገሩት ነገር አለ ወይ?
0: እዚህ ንግግራቸው ላይ ምንም የለም። እነዚህ ሶስት ካታጎሪዎች የገለጽኳቸው ናቸው። ከዛ ውጭ ምንም ያሉት ነገር የለም። ጽምዶ ኢንፋክት ከጅምሩም ኦፊሻሊ በፕሬዚዳንቱም ይሁን በሌላ ብዙ የተነገረለት ነገር አይደለም እስካሁን። ኦፍኮርስ በራሳቸው ፍቃድ እንደሚሆን እየታወቀ ነው፣ ግን የተደረገ ያለው በአክቲቪስቶች ነው።
1: እሺ፣ እንደው የመጨረሻ ጥያቄ፣ በቅርብ ጊዜ ውስጥ የሰማነው የኢሳያስ መንግስት አስተዳደር ከትራምፕ አስተዳደር ጋር መልካም ግንኙነት ይኖረዋል፣ ማዕቀቦችም ሊነሱ ይችላሉ የሚሉ ወደዚያም የሚጠቁሙ የዲፕሎማቲክ ምንጮች ነበሩ። በንግግራቸው ግን ማጋን አንስተው የትራምፕን ማስተዳደር ጥያቄ ምልክት ውስጥ የሚያስገባ ነገር ነው የተናገሩት ፕሬዚደንት ኢሳያስ። ከዚህ የምንረዳው ነገር አለ ወይስ ያው ባህሪያቸው ቀጥሏል ማለት ነው? ወይስ የተበላሸ ነገር አለ ብለን መውሰድ እንችላለን?
0: ምናልባት ይሄ የአሜሪካ ማዕቀብ የማስነሳቱ ጉዳይ አገይን ኦፊሻሊ የተባለ ነገር የለም። በዎል ስትሪት ጆርናል እና እንደ ሬውተርስ ምናምን የሚዲያ ማዕከኖች ነበር ጉዳዩን የተነገረለት። እንደዛም ሆኖ ፕሬዚደንት ትራምፕ በቀጥታ አይተችውም። እሳቸው ያሉት ምንድን ነው? ለፕሬዚደንቱ የሚያሳስቱ ኃይላትና ግለሰቦችን እነሱን ነው የሚወቅሷቸው፣ እነሱ ናቸው እያሳሳቷቸው ያሉት ምናምን ብለው ነው የሚያቀርቡት። እዚህ ላይ ምናልባት የቬኔዙዌላ ጉዳይ አንስቶ ተናግረዋል። ከቬኔዙዌላ ወስደው ወደ አሜሪካ እስር ቤት ያስገቡት በፕሬዚደንት ትራምፕ ኃላፊነት ነው እና እሱን ላይ ክሪቲሳይዝ አድርገዋቸዋል ሊባል ይቻላል። ትራምፕን እያሳሳቷቸው ያሉት አማካሪዎቻቸውና ሌሎች ኃይሎች እንጂ በራሳቸው ፍላጎት እንዳልሆነ ወቀሳና ወይም ደግሞ ትችት ለመግባት እንደማይፈልጉ ነው አሳይተው ያለፉት ንግግሩን።
1: ምናልባት ፕሬዚደንት ትራምፕም ቀጥተኛ ወቀሳ ትችት የሚቀበሉ አይነት ሰው አይደሉም። ያ ጥንቃቄ የታየባቸው ይመስሎታል አቡ ሀሺም በፕሬዚደንት ኢሳያስ ላይ?
0: ፕሬዚደንት ኢሳያስ ብዙ ሰው ምናልባት ያሻውን የሚል ሰው ነው ምናምን ብለው ሊገምቱት ይችላሉ። ግን በእኔ ስታዘበው ባለፉት 30 ዓመታት በጣም ጥንቁቅ ናቸው። የሚፈሯቸውን ኃይሎች በተለይ እስራኤሎች ወይም የአሜሪካን ምናምን ጠንቀቅ ብለው ነው የሚወቅሷቸው። ሲወቅሷቸውም በዚህ ምክንያት እስካሁን ስለ ፕሬዚደንት ትራምፕ ሲሉት የቆዩት ጠንቀቅ ብለዋል። እንደ ባይደን የነበረው አድሚኒስትሬሽን ለምሳሌ በጣም ይወቅሷቸው ነበር። የኤርትራ ሕዝብ ማዕቀቡ ተነስቶልናል ምናምን ብሎ ድግስ ላይ እንዳትገቡ፣ ገና ጉዳዩ ኦፊሻሊ ምንም የተባለ ነገር የለም። ይህን ለማሳሰብ ነበር የተናገሩት ሊባል ይቻላል።
2: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። አንድ መኪና ከዚሁን ጋር ተጋጭቶ 3 ሰዎች ሞቱ በኡጋንዳ ብሔራዊ ፓርክ ውስጥ። አንድ መኪና ከዚሁ

0: ኦን ጋር ተጋጭቶ ቢያንስ 3 ሰዎች መሞታቸውን ባለስልጣናት አስታወቁ። ፖሊስ እንዳለው በአደጋው ከመውጡት በተጨማሪ ሌሎች 4 ሰዎች ጉዳት ደርሶባቸዋል። በዲያር ኮንጎ የኢቦላ ህክምና ማዕከል ቁጣቸውን የገለጹ ሰዎችን ፖሊስ በተኩስ በተነ። በአገሪቱ ምስራቃዊ ክፍል በሚገኘው የዋንጉዋሉ የኢቦላ ህክምና ማዕከል ውስጥ በበሽታው የሞቱባቸውን ቤተሰቦቻቸውን አስከሬን ለመውሰድ በመሞከር የተቆጡ ሰዎችን ለመበተን ፖሊስ ወደ ሰማይ መተኮሱን 2 የአገሪቱ ጋዜጠኞች ለቢቢሲ ገልጸዋል። በመጨረሻም አሜሪካና ኢራን እንዴት ዋሉ? አጭር ዘገባ አለን።
1: በአሜሪካና በኢራን መካከለ ሰላም ስምምነት ይፈረማል የሚል ተስፋ በስፋት በመታየቱ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። የኢሲያ አክሲዮን ገበያዎች ላይም ጭማሪ ታይቷል። ሰኞ ጧት በኢሲያ ገበያ ብሬንት ድፍድፍ ነዳጅ 5.5 በመቶ ቅናሽ ያሳየ ሲሆን በአሜሪካ ደግሞ የ5.8 በመቶ ቀንሶ 90.99 ዶላር ሲሸጥ ነበር። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሁለቱ አገራት መካከል ዛሬ ስምምነት ሊደረስ ይችላል ሲሉ ፍንጭ ሰጥተዋል። በህንዷና ከተማ ኒው ዴልሂ ሩቢዮ ለጋዜጠኞች እንደተናገሩት ጠረጴዛ ላይ ጠንካራ የስምምነት ነጥቦች አሉ ብለዋል። ሩቢዮ አክለውም ገና በሂደት ላይ ያለ ነገር ነው። ትናንት ማታ የሆነ ጥሩ ዜና ይኖረናል ብለን አስበን ነበር። ምናልባት ይህ ጥሩ ዜና ዛሬ ሊሆን ይችላል ብለው ተስፋ ሰጥተዋል። ይህ በእንዲህ እንዳለ ከአሜሪካ ጋር የሚደረገውን የሰላም ድርድር በዋነኛነት የሚመሩት የኢራን ባለስልጣናት ኳታር ዋና ከተማ ዶሃ መግባታቸውን ሮይተርስ ዜና ወኪል ዘግቧል። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ጋሊባፍ እና የውጭ ጉዳይ ሚኒስትሩ አባስ አራግጂ ወደ ኳታር ያደረጉት ጉዞ የተጠበቀ እንዳልሆነ ተገልጿል። የኢራን ከፍተኛ ባለስልጣናት ከሸህ ታሚም ቢን ሐሚድ አልታህኒ ጋር ውይይት ለማድረግ ነው ዶሃ የገቡት። ውይይታቸው በዋነኛነት የሆርሙዝ ወሽመጥና የዩራኒየም ጉዳይ የሚመለከት እንደሚሆን ሮይተርስ ዘግቧል። ይህ በእንዲህ እንዳለ ከቴህራን ጋር የተደረገ ያለውን ድርድር አጥብቀው የተከላከሉት ፕሬዚደንት ትራምፕ የተቿቸውን ዲሞክራቶችና ሪፐብሊካኖች ወቅሰዋል። ከኢራን ጋር የሚካሄደው ድርድር ስላለው አቅም ጭራሽ የማያውቁ ደደቦች ሲሉም አንቋሸዋቸዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ፖለቲከኞቹን ትልልቅ ድሎችን የሚኮንኑ ከፋፋይ ከንቶች ብለዋቸዋል። የትራምፕ አስተዳደር በኢራን እየያዘ ያለው አቋም ዲሞክራቶችን ብቻ ሳይሆን የሪፐብሊካን የህዝብ እንደራሴዎችን ጭምር ግራ እያጋባ ነው።
0: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: manni mare rifilannoo waggaa jaha dura taasifamee fi waraanaaf akka ka'umsatti ilaalamu hundaa'es hojiitti deebiseera. Manni maree kun immoo Dr. Dabratsiyoon Gabra Mikaa'el pirezidaantii akka ta'an filateera. Tarkaanfiin kun aangoo bulchiinsa yeroo waliigaltee Piriitooriyaan hundaa'es fonqolcheera. Bu'uura seeran bulchiinsa yeroo akka dhumate kan ibsu TPLF sababa kanaanis hariiroon mootummaa federaalaa waliin qabu citeera. Haalli naannoo Tigraay kun itti aanee maal ta'a kan jedhu ifatti hin beekamu. Aangoo kan dhuunfate TPLF gara tarkaanfii waraanaa seenaa moo qaamolee lamaan waliigaltee wayii irra ga'uu danda'u? Hayyuu heeraa fi siyaasaa kan ta'an Dr. Adam Kaasee dhimma kanarratti gaafanneerra. Yeroo ammaa naannoo Tigraay keessa nagaas waraanas kan hin taanetu jiraa jedhu. Kunis hariiroo mootummaa federaalaa fi bulchiinsa naannichaa wal xaxaa gochaa jiraachuu himu.
1: የመቀጠል አንደኛው ደግሞ ወደ ስምነት አዲስ ስምነት የመግባት ሶስተኛው እና አራተኛው ደግሞ አንደኛው ኃይል ጦርነቱ የመጀመር
2: ነው። አማሃል ጅሩ አርፈን ከነከሳ ተኮ አንተው ፈካታ ኢሳንስ የሮዳፍ ሙደምነ ኩን ረክሳታውስ አከንመት ትፉ ከለመታ ዮሃል ያማቴ ሞቱማን ፌደራላ ተርካንፌ ፍዳቹዳ ካምብራ ሞቲ ፒኤልኤፍ ሎለ ከጀል ቀቡፍ ቱቱካ ጨምሱ ደንዳ ከንጀዱፊ ተሪሞ መሪን ገገፈሜ ወሊገልቲ ሐራረ ገው ደንደው ያዶን ጀደን ጅሩ ከነኔን አለ ዋንቲ ታው ደንደውን ጅሩ አካያደክያት ዋንቲ ወሊገልቲ ፕሪቶሪያ ሰናን ዴብኔፊ ረኮጎደተን ሄዱቱ ጅሩ ከስማ ገመቲ ፔሌፍ ረኮንጅራ ወሊገልቲች ወራና ዳቡስ ዋንቲ ስላ ፍርማታ አርገተ ጀደሜ ኤገሜ ፍርማታ ደበ ጅሩ ሐላም ነጋኒስ ወራነስ እንጀረ ከናን የሮዴራዳፍ ኢትፍዋ መንታጀዱ ሂንቀቦ ከሰቱ ሞቱማን ፌደራላ አመት ግራይፍ በጀት ቦባፊ ሸቀተው ተቡራ ከነምብሮ አንቀን ንጅራቱስ ኤርጋቱሬ የሮ ሞቱማን ጨምሳ ከጀነራል ታደሰን ድርፎም ጀሩ አመት ፔልፍ ቡልጂንሳ የሮ ሞቱማን ፌደራላ ሁንዴ ሴፊ በከምቲ ከነ ፎንቆልቼራ ጀደ ዮሱን ዲገመ ሞቱማን ፌደራላ ናኖ ትግራይ ወሊን ሐለ ከሜን ወልቁነማ ንጀዱ ሂምበከሙ ከና ፋንግ ቦባፊ በጀታ ጥቃን ሴናቱረሱን ከነ ቦደሞ እንንቱ ጋፊ ከሰገላ ዋን ተመጅሩ ነጋስ ወራነስ ከንታን ተሪ የሮጥ ቆዳፍ መሌ ዋን ትፎ ከንታን ኩነገርሲስቱዳ
0: የሮማ ሞቱማን ፌደራላ ካብኔ ደብረጽዮንፍ በከምቲን ከኖ ገሩ ባጀታ ኒርጋፊ ዲሚጅዱ ጋፊ ከአጅሩዳ ቡልቺንስ የሮ ትግራይ ባቴ ብላከሳ ዲገርስ ባጀታ ፌደራላ ናንቸ ገድ ኢብንታሽን ተማቆፋ ከተይብሴራ ሞቱማን ፌደራላ ባጀኒ ሞቱማን ፌደራላ ናኖ ትግራይ ፍራማዱ ሚሶማ ፎሶንታኒ ሂዳኖ ወራናፍ ኦላ ጅራጀቹን ሂማታ ዶክተር አደምሲ ዋንቲ አማጅሩ ነጋስ ወራነስ ከንንታኒ ተሪይሮ ጥቆዳፍ መሌ ዋንቲ ፉፋከንታኒ ዱበቱ ቲፒኤልኤፍ አንቀና ገማሞቱማ ፌደራላኒ ሰሙደት ፍራቾዳፊ ቢዮታላ ወጅን ሐሪሮ ኡማቹናሙ ሰበበ ወለቲ ቡኢንሳተ ወከደንደውሲኤሩ ሃተው መሌ ሞቱማን ፌደራላ አካ ወራነ ዱራኒ ወለቲ ቡኢንሰበላ ከሰ ጨራንሴኑሳ ዲፓተው ዳከን ዱበተን
1: በሌምነ ጦርነቱ ተጀምሯል ያው የታክስ ጀመራል ሚለው ነው እንጂ የጦርነቱ ተጀምሯል ኦሬዲ
2: አካ ያደክያት ወራነ ኤገሌራ አንጀደ ዋንተ ደምባኔ ዱካስኒ ዮም ኤገላ ሰጀዱ ደመሌ ወለቲ ቡኢንስ ቱሬር ገገለ ኩንሞ ዋኑም አልተኮት ድፉ ወቶንታን አኩመ የሮደርቤ አርገነ የሮተኮ ተርካን ፍብዳቱ ተኮ ዴቢ ከና የሮዴሙ ሃሎኒ አማተኒ ገራወራናት ጌሱን ሳኔ ዋንነፍነደ
1: ወደ ግጭት የመግባታችን እድላችን ከአሁን ያለው ሰላምም ግጭትም ያልሆነ ሁኔታ ከመሆኑ የበለጠ የጨመረ ይመስለኛል።
3: ፕሬዝዳንቲን ኤርትራ ኢሳያስ አፈወርቂ ጉያን ወልቡማ ኤርትራ ወይ ተከበጀሙት ኢማማት አሜሪካ ጭምሰኒ ቀቀን ወይ በየሳኔፊ ኢትዮጵያው ማልፋ ጀደን ገላና በላይ
4: ፕሬዝዳንቲን ኤርትራ ኢሳያስ አፈወርቂ ወንዴፈማ ዮካን ወልቡማ ኤርትራ ወጋ ሱዶሚ ሸነፋል አልቺሴ ጫምሳ ዲግደሚያፉር ያደ ከነኒ ቱረን ያደ ከነከሰቲ ፕሬዝዳንት ኢሳያስ አፈወርቂ ወይ ዩኤስ ኤርትራ ወሊን ሐሪሮ ጭምሱፊ ቆቆቢ በሮታ ፍረከሴ ቱርክ ካሱዳፍ ሙርቴሱ ሼላልቺሴ ኒዱበቱ ጀደመኒ ኤገመኒ ቱሬ አተመሌ ኢሳያስ ዋይ ከና ለፋዩን ካፍኔ አኩመይሮ ከነ ዱራ ጎቻ ቱረን ኢማማታ ዩኤስ አካን ጭምሰኒ ቀቀኒሩ ወንቲ ጀደማሊ
5: ዳግማይ መምላስ ትራምፕ ናብሳዳ ገዛ
0: ትራምፕ ገራ ዋይታው ሲት ዴቢው ላልቺሴ ያደን አማን ዱራ ከኔ ቱሬን ከኡምሲ ማመቶተሳ ገልማፊ ዋንተኒ ኦርዶፍሲሱ ዱርሰኒ ቤኩፊ ስሪቲው በቹነ ከበርባችሱ ዱበደን ቱሬ በራደርቤ ሊቃን በያለሳ ዩኤስ አንብሴ ቱሬ ትሪሊዮነ ሶዶ መገዋ ኬካ አማሊቃን ሱንገረ ትሪሊዮነ ፍርተማታ ኢባው ፍጭምሱፍ አፉፈወን ወጋ ደርቤ ከና ገረግሪላንድ ካናዳ ሜክሲኮ ኩባፊ ካንቲስ ርገማኔሩ ኢባንኩን ቡራካን ጎዳ

0: ኣፈወርቂ ኣብ 22 ደቃይቅ መደረቡ ኣስታት 4 ደቃይቅ ጥራይ እዩ ብዛዕባ ዘቤታዊ ጉዳያት ተዛሪቡ እቲ ዝበዝሐ ክፋል ግን ብዛዕባ ኣሜሪካን ፕሬዚዳንት ዶናልድ ትራምፕን እዩ ነይሩ ሃብቶም ወልዲ ዮሃንስ ዘዋደዶ መደብ ይስዕብ
1: ኤርትራ ነፃ ሃገር ካብ እትኸውን 35 ዓመታት ገይራ ኣላ ትማሊ 24 ጉንበት ኣብ ስታድየም ኣስመራ ፅምብል ናፅነት ኣብ ዝተገበረሉ ፕረዚደንት ኢሳያስ ኣፈወርቂ ኣብ ዘስምዖ መደረ ንሓያሎ መዳያት ኣካይዳን ፖሊስታትን ኣሜሪካ ኣልዒሉ ተዛሪቡ
2: ናፅነትና ናፅነትን ልዕላውነትን ውህደትን ክብሪ መሬትን ብዘላቕነት እናሰሰነ ዝምዕብል መስርሕ ስለ ዝኾነ ትማሊ ኣበይ ነርና ሎሚ ኣበይ ኣለና ንመፅዓ ከናበልና ምስ ነብስና እንተሓታተሉ ኣጋጣሚ እዩ ሃገራዊ ወይ ዘቤታዊ ኩነታትናን ምዕባሊኡን ካብቲ ባዕልናን ህዝቢ ዓለምን ሃንቀው ንብሎ ርትዓዊ ኣህጉራዊ ስርዓትን ዞባዊ ምክብባርን ርግኣትን ምትሕግጋዝን ረኸዋን ጥምረትን ሽርክነት ተነፂሉ ስለ ዘይረአ ዓለማውን ዞባውን መቓኑ ብወድዓዊ መወከሲታትን ተዛማድነትን ክንፈልጦን ክርድኦን ጉቡእ ሕማም እዩ
1: ነዚ ምስ ፍሉይነትን ርዱእ መድረኻዊ ሚዛን ኣሜሪካ ብምባል ናብ ዋሽንግተን ኣተኪሩ
2: ዳግማይ ምምላስ ትራምፕ ናብ ፃዕዳ ገዛ ከም መእተዊ ንባብ ሓደ ማዕዶ መበገሲ ፖሊሲታቱን ኣካያይድኡን ዝገድፎ ኣሰራትን ብኣጋ ምቕማርን ዕቱብ ዕዮ ገዛን ዘድልዮ ምዃኑ ጠቒሰ ነይረ ዓሚ ዝጠቐስክዎ ዘጋልብ ዝነበረ ዕዳ 30 ትሪልዮን ዋሽንግተን ሎሚ ናብ 4 ትሪልዮን ይዓርግ ምህላው ቀሊል ምስክር እዩ ኣብዝ ሓለፈ ዓመት ተፈንዮም ዘለዉ ባሉናት ግሪንላንድ ካናዳ ሜክሲኮ ኩባ ወዘተ ባህርያዊ ሃብቲ ድዩ ጂኦግራፊ ድዩ ክሊ ፅልዋ ድዩ ንዝና ድዩ ሳዕበናቱ ኸ እንታይ ክመስል ይኽእል ናይ ብሓቂ ንምርድኡ ኣዝዩ ፀጋሚ ስለ ዝኾነ ገምሪ ዘይብሉ ዓቕሊ ዝሓትት እዩ ካብ ናይዚ ዝሓለፈ ዓመት ኣቓልቦ ዝስሕብ ጉዳያት ናይ ቬነዙዌላን ኢራንን ኣብነት ምርኣይ ሕማቕ ኣይኮነን
1: ኣብዚ ቀረባ እዋናት ዝምድና ኤርትራን ኣሜሪካን ናብ ንቡር ንምምላስ ፃዕርታት ከም ዘለዉ ይፍለጥ ኣሜሪካ ኣብ ልዕሊ ኤርትራ ኣንቢራቶ ዝነበረት እገዳ ኣልዒላቶ እያ ብፍሉይ ልኡኽ ትራምፕ መስዑድ ቦሎስ መንጎኝነት ግብፂ ዝድፋእ ዘሎ ምምሕያሽ ዝምድናታት ዝተፈላለየ ርእቶታት ይወሃበሎ ገለ ሰበስልጣን መንግስቲ ኣሜሪካ ነበር ንመዝገብ ሰብኣዊ መሰላት ኤርትራ ኩነታት መንግስቲ ኤርትራን ብምልዓል ነቲ ውሳነ ተቃውምኦም የስምዕሉ ኣለዉ ገሊኦም ድማ እቲ ውሳነ ቁኑዕ ምዃኑ ይገልፁ ኣብ ካልኣይ እብረ ፕረዚደንት ዶናልድ ትራምፕ ዝምድና ክልተን ሃገራት ንምሕዳስ ዘኽእል ተበግሶታት ከም ዝፀንሐ ኣእንፊቱ ዝነበረ ፕረዚደንት ኢሳያስ ሕጂ ብዛዕባ ዝውሰድ ዘሎ ስጉምታት ምልዓል እገዳን ምምሕያሽ ዲፕሎማስን ዝምድናን ኣመልኪቱ ግን ዝተዛረቦ የለን እኳ ደኣ ካብቲ ዝውትር ኣንደበቱ ብዘይፍለቃናን ትሕዝቶን ንፖሊስ ኣሜሪካ ክነጥፍ እዩ ተሰሚዑ ኣሜሪካ ብመንገዲ ፀሓፊ ወፃኢ ጉዳያት ማርኮ ሩብዮ ቢላ ኣብ መንጎ ክልትኤን ሃገራት ሓድሽ ምዕራፍ ከም ዝተጀመረ ብምግላፅ ኣብ ሓባራዊ ርግኣትን ቁጠባዊ ብልፅግናን ብሓባር ንምስራሕ ዘለዋ ድሌት ገሊፀ እያ ፕረዚደንት ኢሳያስ ግን ብዛዕባ እዚ እውን ኣየላዕለን
2: ትራምፕ ምንቃፍ ንበይኑ ኣኻሊ ይኮነን እቶም ኣባራት እናረኣዩ ዘሳስዩ ዘለዉ ኸኢልካ ምሕታት እውን ኣሎ ካልእ ውጉሰ ዘይብሉ እውን ንትራምፕ ክጠብሱን ከጋግዩን ህርድግ ዝብሉ ጸለውቲ ኢና ዝብሉ ከም ዘለዉ እውን ክርሳሕ ይግባአን
1: ንዘባዊ ጉዳያት ኣብ ዝምልከት ኣብ ዘለዓሉ ነጥብታት እውን ፕረዚደንት ኢሳያስ ኣፈወርቂ ንህሉ ወጥሪ ኤርትራን ኢትዮጵያን ሸፈፊል እዩ ሓሊፍዎ
2: ዓም እኳ ካብቲ ጎደበና ንብሎ ተፋሰስ ኒልን ቀርኒ ኣፍሪካን ቀይሕ ባሕርን ወሽመጥን ኣብ ናይ ሱዳንን ኢትዮጵያን ብፍሉይ ሓበሬታ ተቒሰ ነይረ ዓለማዊ ተኣፋፍነት ናይቲ ጎደቦ ንዚ ሕጂ ኣብ ህርሙዝ ተኸሲቱ ዘሎ ቕልውላው ዝያዳ ጐሊሑ ስለ ዘሎ ክንክተሎ ዝፅናሕና ናይ ዝኾነ ዓለማዊ ይኹን ዘባዊ ሓይሊ እየ ዝብል ወገናት ጣልቃ ምትእታው ዘይብሉ ብውዕል ሃገራት ጎደቦ ዝቖመ ናይ ሓባራዊ ድሕነት ወይ ኮሌክቲቭ ሰኪሪቲ ኣልያ ወይ ሜካኒዝም እንተዘይኮይኑ ዝኾነ ካልእ መተካእታ ዘራያት ከምዘይዋፅእ ዳግም ተነፂሩ ኣሎ
1: ካብቲ 22 ደቓይቕ ዝወሰደ መደርኡ ኣስታት 4 ደቂቕ ጥራይ እዩ ብዛዕባ ዘቤታዊ ጉዳያት ተዛሪቡ ምስ ምልዓል እገዳ ኣሜሪካ ተተሓሒዙ ሓያለ መብፃዕታት ክኣቱን ፍሉይ ተስፋ ዘለዎ መደረ ኸስምዕን እዩ ዝብል ግምት እኳ እንተነበረ እንተኾነ ብዛዕባ ምልዓል እገዳ ፈፂሙ ኣይለዓሎን ኣቶ ኢሳያስ ኣብ መደርኡ ይኹን ንማዕከና ዜና ውሽጢ ሃገር ሓሊፉ ኣብ ዝህቦ ቓለ መጠየቕ መደብ ከም ዝተሓንፀፀ እምበር እቲ ቐዲሙ ዝተሓንፀፀ መደብ ኣብ ምንታይ ከም ዝበፅሐ ክገልጽ ኣይስማዕን እዩ ብሰንበት እውን እቲ ኣቐዲሙ ዝተወጠነ

0: የድልያዩ ንሰብ ከጥቅዑን ተኾይኑ መጀመርያና ብኣካላትና ይትሰብካዓቱን ምስ ውሃዮታት ክላገብን ኣለዎ ቫይረሳት ኣብ ኣካላቶም ፕሮቲን ኣለዎም እዚ ኸዓ ነቶም ውሃየታት ንኽጥቅዕዎም ይሕግዞም እዩ እዚ ኸዓ ልክዕ ከም ንማዕፆ ብመፍትሕ ምኽፋት ክምሰል ይከኣል እንተኾነ እቶም ንእንስሳታት ዝለኽፉ ቫይረስ ንደቂ ሰባት ንኽለኽፉ ዝኽእሎም ውህደት ንምርካብ መብዛሕትኡ ግዜ ሓያሎ ምትዕራያት እዩ ዘድልዮም መብዛሕትኦም ቫይረሳት ከዓ ነዚ ውህደት እዚ ኣይረኽብዎን እዮም ሓደ ቫይረስ ንሓደ ውሃዮ ዘጥቀዓሉ ስርዓት ምስ ዝፈጥር ግን ብኣማኢት ወይ ብኣሸሓት ክራባሕ ግዜ ኣይወስደሉን እዩ እቲ ቫይረስ ናብ ሰብ ክሓልፍ እንተኮይኑ ኸዓ እቲ ሰብ ምስቲ ነቲ ቫይረስ ኣዕቂቡ ዘሎ እንስሳ ቀጥታ ወይ ጥቡቕ ርክብ ክህልዎ ኣለዎ
1: እዞም ረክስታት ሓደ ጥዑይ ውልቀ ሰብ ካብቶም ዝተለኸፉ እንስሳታት ብፈሳሲ ብስጋ ወይ እውን ካብ ዝተለኸፉ እንስሳታት ዝመፅእ ሰገራ ከይተረፈ ብቐጥታ ምስ ዝረኸቡ እዮም ዝፍጠሩ
0: ሰብን እንስሳታትን ስለ ዝተረኸቡ ሕማም ካብ እንስሳ ናብ ሰብ ክሓልፍ ዘሎ ትኽእሎ ኣዝዩ ጸቢብ እዩ
1: ኣብ ብዙሕ ኣጋጣምታት ምኽንያቱ እቶም ቫይረሳት መፂኦም ቀልጢፎም ስለ ዝሞቱ ብሓቂ ኣይነስተብህልን ኣብ ገለ ኣጋጣምታት ግን ገለ ካብዞም ተላዋዕቲ ብዙሕ ዕንወት እዮም ዘስዕቡ
0: ሓደ ካብቲ ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት ዝበዝሕሉ ዘለዉ ምኽንያት ሰብን እንስሳታትን ካብቲ ቅድሚ ሕጂ ዝነበረ ዝያዳ ተቐራሪቦም ስለ ዘለዉ እዩ ገለ ካብተን ቀንዲ ናብ ሰብ ሕማም ዘመሓላልፋ ኣናፁን መንክዓትን እየን እዚአን ከዓ ኣብ ከተማታት ብብዝሒ ይርከባ የን ኣብ ከተማታት ከዓ ብተዛማድ ክንሪኦን ከለና ካብ ቁፅሪ እንስሳታት ቁፅሪ ህዝቢ ይበዝሕ ኣብዚ እዋን 45,000 ካብ ህዝቢ ዓለም ኣብ ከተማታት እዩ ዝነብር ዘሎ ስለዚ እዚ እንበልዖ እውን ኣካል ናይቲ ፀገም ክኸውን ይኽእል እዩ ምክንያቱ ጠለብ ስጋ ብደረጃ ዓለም ይውስኽ እዩ ዘሎ
2: ኣብዝ ሓለፈ 20 ዓመታት ሓያለ ካብዞም ልዑል ሳዕብን ዘለዎም ረክሲ ዘስዕቡ ቫይረሳት ብክታበት ክትከላኸሎም ዝኽእሉ ሕማማት ኮይኖም ኣለዉ ግዘ ንሓለፈ ምስ ከደ እዚኦም ብክታበት ንክዕገዱ ዝያዳ ዕድላት ክንርኢና ግን ገና ብዙሕ ስራሕ ይተሪፉ ዘሎ
0: ሓደ ካብኡ ከዓ ንሓደ ሕማም ኤክስ ዝተባሃለ ንምክልኻል ዝግበር ዘሎ ፃዕሪ እዩ እዚ ንሓደ ብሕጅን ደቂ ሰባት ከጥቅዕን ለበዳ ክኸትልን ዝኽእል ሕማም ዝተዋሃቦ ስም እዩ ተመራምርትኻ እዚ ለብዒ ካብ እንስሳታት ክመፅእ ከም ዝኽእል እዮም ዝግምቱ
3: ስለዚ ኣካል ናይ ትንዕኡ ናይ ምድላው መስርሕ ብቐሊሉ ጀነቲካዊ ኮድ ሓድሽ ቫይረስ ጥራይ ምስ ፈለጥና ክንጥቀመሉ ንኽእል ኢና ኢልና ንሓስቦ ክታበት ምምዕባል እዩ
0: ብተወሳኺ ድልዱል ትሕተ ቅርፅን ዝርግሕን ማእከላት ጥዕናን እውን ወሳኒ እዩ
2: ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት ደው ክነብሎም ኣይንኽእልን እቲ ክንገብሮ ንኽእል ነገር ምቕዳሞም እዩ ዝሰልጠኑ ሰብ ሞያ ዝተዋደደ ትሕተ ቅርፅን ሎጂስቲካዊ ቀረባትን ምድላው እዩ
4: ዝኸበርኩም ሰማዕትና ንሎሚ ዘዳልናልኩም ትሕዝቶ ነዚ ይመስል ነይሩ ኣብ ወሃዲት መደብ ኣዜ ብርሃነ ክኢላ ቴክኒክ ዴቪድ ንፃኦ ከምኡ እውን ኣነ ዓወት ገብሪ እግዚኣብሔር ብሓባር ሰሰናዩ ንምነኢልኩም